0: በራት ካላጡ ካልተቸገሩ መኖር ማን ይጣላል ባገሩ ብላ ስደትን ያነሳችበት ሙዚቃ ነበራት። እጅ ወደ ላይ የሚል ሙዚቃ ነበራት። በጣም እዛ አልበም ውስጥ ይሄ ነው ብለህ አውጥተህ የምትጠላው
1: የሙዚቃዎቹ መልክቶች እንደገና ደግሞ የሷ የራሷ ስታይል የፈጠረቻቸው ለምሳሌ ውዝዋዜ ኬሮግራፊ የሚሰሩባቸው ነገሮች አሁን አሳብ ለው የራሱ የሆነ እንታል የራሱ ስታይል አለ ማለት እንችላለን። ያ ነገር እንዳይረሳ ካደረጓት መካከል ናቸው ብዬ ነው የማስታውሰው። እንግዲህ አንዳንድ ሰዎች እንግዲህ በህይወት ባይኖሩም ቢያልፉም ስራዎቻቸው ከመቃብር በላይ ሕያው ናቸው። ምንድነው ለተወለደ እንጂ ለሰራ ሰው ሞት የለበትም ይባላል። ምንድነው በህይወት ስትኖር አሁን ፈረንጆች ብዙ ጊዜ የሚጽፉት ነገር አለ የኖሩበትን ወይ የሰሩበትን ነው እድሜያቸውን ሙሉ አይደለም። እኛ ከዚህ ተወልዶ እስከዚህ ድረስ ሞተ ተብሎ ነው አይደለም የሚጻፈው። ፈረንጆች ግን ያቺ የኖሩባትን ብቻ ነው የሚጽፉት እና የእኛ ግን ብዙ ጊዜ ከተወለድሽበት እስከ ሞትሽበት ነው መቃብር ላይ የሚጻፈው። እና አንዳንድ ሰው ቢወለድም በስራው ተወልዶም አድጎም ቢሞትም ሁልጊዜ ከመቃብር በላይ ነው ስራው፣ ምክንያቱም እየታወሰ በህይወት ይቆያል ብዬ አስባለሁ። እና
0: በነገራችን ላይ የጎጃም የሚለውን ስራውን በልጇ አማካኝነት ደግሞ ድጋሚ ተሰርቶ ልጇ ኦልሬዲ መልኩም ድምጿም አንድ አይነት ከእሷ ጋር አንድ አይነት በሆነ የራሷን የማናለቡሽን ስራ በድጋሚ ሰርተው ተወዳጅነትን ራሱ አትርፏል። እንግዲህ የአርት ሰው ሁልጊዜ የሚታወስ ነው። እንደ ማዲንጎ አንድ አልበም ሰርታለን ቢሆን ኖሮ ደግሞ ሌላ ደስ የሚል ነገር ይኖር ነበር። ግን በአንድ አልበም አውጥታ ግን በልባችን ውስጥ ሁልጊዜ የምናስታውሳት ሁልጊዜ የምናነሳት ምርጥ ድምፃዊት ነበረች።
1: መልካም፣ እጅግ አድርገን እናመሰግናለን። የመለሱ አድማጮች አሉ። ጥያቄዎቻችን የመለሱ አድማጮች መጨረሻውን አንናገርም እንዳይደውሉባቸው በ0964333 በ0903 6872 የሚጀምር እንዲሁም ደግሞ በ0910 78 የሚጀምሩ አሉ። እንዲሁም ደግሞ በ0939 46 በ0913 9464 እንዲሁም ደግሞ በ0912 27 የመጨረሻውን ማንናገረው እንግዲህ ቅድም እንዳልነው እንዳይደውሉባቸው ነው በ0901 7385 እነዚህ ቴክስት ያደረጉ ነው። በተለይ ደግሞ ቅድም ስንጠቅሰው እንደነበረው አንጋፋው የኢትዮጵያ ሬዲዮ ስንት ዓመተ ምህረት ተቋቋመ ነው ያልነው፣ እሱን የመለሱ ናቸው። እንግዲህ የስጦታዎች እንግዲህ ከፍላይ አዲስ እና እንዲሁም ደግሞ ፍሊት የተሰጡን ስጦታዎች እንሰጣችኋለን። የመስከረም 2 ቀን ነው እንግዲህ የተመሰረተው የኢትዮጵያ ሬዲዮ 91 ዓመት ሞልቶታል። ይህን የመለሱ አድማጮች እንግዲህ ሽልማቱን እንሰጣቸው ነው። የፊታችን ሐሙስ እንገናኛለን ከ9 ሰዓት እስከ 10 ሰዓት። ተወዳጁ ብስራት ፕሮግራሞች ከኩላሊት 6 ሰዓት ይደመጣሉ። ዛሬ በማንቸስተር ደርቢ ማንቸስተር ዩናይትድ በኦልድ ትራፎርድ ማንቸስተር ሲቲን ያስተናግዳል። በጣም ተጠባቂ ጨዋታ ነው። እግር ኳስን በሬዲዮ ተመልከቱ። ኦያያ መሴና ባልደረቦቹ በቀጥታ ስርጭት እንግዲህ ያስኮመኮሟችሁ ጥሩ ቆይታ ያደርጋሉ ማለት ነው። የተወዳጁ ብስራት ፕሮግራሞች እስከ ኩለሊት 6 ሰዓት የማትቆጩበት ጥሩ ጊዜ ታሳልፋላችሁ። እንግዲህ ስፖርታዊ ጥልቀት ካለው ትንታኔ ጋር ይጠብቋችኋል። እንግዲህ በቀጥታ ከለንደን ስቱዲዮን ተክለው በቀጥታ ስርጭት ያስኮመኩሟችኋል እናንተ እንድትሰሙ እየጋበዝን እኛ በዚሁ ተሰናብተን የምንወጣው እንግዲህ ቤቴሌም አለማየሁና አብርሃም ግዛው አብረናችሁ ቆይታ አድርገናል። ስልክ ሀሳብ አስተያየቶቻችሁን ኤልሻዳይ ጥላሁን ተቀብሏል። ቴክኒኩን እያሳለጠች በጥራት በየሬዲዮ ሞገዶቻችሁ ኩልል ባለ ድምፅ ማሰራጫ ጣቢያ ከሚገኙ ባልደረቦች ጋር በጋራ በመሆን ህይወት አሰፋ አብራን ቆይታ አድርጋለች። ለደወላችሁ ሀሳብ አስተያየት ላደረሳችሁ በያላችሁበት ሆናችሁ ስርጭታችንን ለሰማችሁ በአዲስ አበባ በክልልም በተለያየ ስፍራ ላይ እንደያመችነቱ ፕሮግራሞቻችንን ስትከታተሉ ለነበራችሁ እንግዲህ ምስጋናችን ላቅ ያለ ነው። ነገ ደግሞ የስራ ቀን ነው። ያው 2019ን ይዘናል።
0: ከበዓል በኋላ ወደ ስራ መመለስ ሲግ ቢከብድም እንግዲህ
1: አይደለ ያው መደዳውን በዓል ስለነበረ እንግዲህ ነገ ግን ወደ ስራ ብዙ ሰው ይመለሳል ብለን እናስባለን። መልካም የስራ ጊዜም እንዲሆንላችሁ እንመኛለን። ከተወዳጁ ጣቢያ ጋር ጥሩ ቆይታ እንድታሳልፉ እየተመኘን እኛ በዚሁ ተሰናብተን እንወጣለን። ጥሩ ጊዜ ይሆንላችሁ።
2: የጥበብ ብልጭታ

በድልጅና ግሮባር አስደናቂ ደጋፊዎች የሚዋበው ቢልግሬድ ደርቢ በመድራችን በመላሃጉር አንድ ታላቅ ስፖርት በማህበረሰቡ ዘንድ በትኩረት ይታያል። ህፃናትም ባልበረታ ለጋግሮቻቸው ኳስን ያንከባለሉ በመንደራቸው በትምርት ቤቶቻቸው ሐሴት ለልቦናቸው ይፈጥራሉ። ይህ ደግሞ ተጽኖን በጉልማሳይት ይቻለው እግር ኳስ ነው። በልጅነት ያረፈው እግር ኳስን የመጫው ትርሾ በመብሰልና በማደግ ነገሩን በቁም ነገር በማስተዋል ከመደሰት ባለፈ በታላቅ ውድድር መድረኮች ስምን በታሪክ ብር ለመክተብ መንገዱ ይጀምራል። ታዲያ በዚህ የሰላም ፍልሚያ ፉክክር የውድድሩ ጠባይ ነው። ለዛሬ አህጉር አውሮፓ ከተመን መዳረሻችንን ሰርቢያ እናደርጋለን። ሰርቢያ ዩጎስላቪያ በስድስት ሶሻሊስት ፌዴሬሽን ሪፐብሊክ ተከፍላ ክሮሺያ ሰርቢያ ስሎቬኒያ ቦስኒያ እና ሄርዘጎቪና እንዲሁም ሜቄዶኒያ ራስ ገዛ አስተዳደር ሲሆኑ በብዙ ኢኮኖሚያዊና ሀገራዊ አካሄዶች የራስዋን መንገድ ጀመረች። የሀገሪቱ መናገሻ መዲና ቤልግሬድ በሳቫና ዳኑብ ወንዞች መልኳና ሱባ ተቀምጣለች። በመዲናዋ በእግር ኳስ ፍቅር የከነፉ አንደበታቸው ለሚደግፉት ክለብ የሚከፈት የኔ ብለው ለሚቆሙለት ክለብ ብርታት የሚሆኑ ደጋፊዎች መገለጫዎቿ ናቸው። ድራጋን ስቶኮቪች ኒማኒያ ቪዲች ሲንሳ ሚሃሎቪች ቪቦር ፋዞቪችን የመሳሰሉ ኳከብትንም ለእግር ኳስ ሰጥታለች። በሰርቢያ ታላቅ ከተማም ሁለት በታሪክም በስኬትም ቀዳሚ ክለቦች አሉ። ሬድ ስታል ቤልግሬድ እና ፓርቲዛን ቤልግሬድ። እነዚህ ሁለት የሀገሪቱ ታላቅ ክለቦች ታዲያ ከወለታቸው 1945 ጀምሮ በለጋነትና በጎልማሳነት ዕድሜያቸው በአይነ ቁራኛ የሚታዩ ሆኑ። ሬድ ስታል ቤልግሬድ ወርሃ መጋቢት 1945 በዩናይትድ አሊያንስ ኦፍ አንቲፋሽስት አካዳሚ ተቋቋመ። ፓርቲዛን በበኩሉ በዩጎዝላቭ ፒፕል አርሚ ወይም ጄኤንኤ ከወራት ቆይታ በኋላ ተመሰረተ። የመጀመሪያ የሜዳሊያ ትንቅንቃቸውም በ1947 ሲከናወን ሬድ ስታል ቤልግሬድ 4-3 ድል አደረገ። ጥላትነቱም ይበልጥ ተፋፋመ። ከፍተኛ ግለት በሚታይበት የሰርቢያ ኢንተርናል ደርቢ የደጋፊዎች ሜዳ ላይ የደጋፍ ትዕይንት ከምንም በላይ ያስደንቃል። ትልቅ ባንዲራዎችን በመያዝ ህብረ ዝማሪዎችን በማዜም ስታዲየሙን ማራኪ ትዕይንት ይፈጥሩበታል። የሬድ ስታር ደጋፊዎች ዲጂ የሚል መጠሪያ አላቸው። ጀግና የሚል ቀጥተኛ ትርጉምም ይሰጣል። ኦቶማን ፔሬድ በቱርኪሽ ቋንቋ ጠንካራ ውብ ወጣት በሚል ይጠራል። በ2010ም ደጋፊዎቹ ቤልግሬድ ቦይስ፣ አልትራ ቦይስ፣ ሄሮስ፣ ቢጌት የሚል ትልቅ ቡድኖችን ህብረት ፈጠሩ። በስታዲየሙ ሰሜን መቀመጫ ታድመው ስፍራውን በጩኸት ተቀጣጣይ ቁሳቁሶችን በማቀጣጠል ስፍራውን ይንጡታል። በሌላ መልኩ ባላንጣቸው ፓርቲዛን ቤልግሬድ ደጋፊዎቹ ግሮባር የሚል መጠሪያ አላቸው። 1970 ደግሞ ደጋፊዎቹ ህብረቱን የጸነሱበት ዓመት ነው። ጥቁር አልባሳትን በመልበስና ባንዲራዎችን በማውለብለብ ሪዮት ስኳድ እያሉ ራሳቸውን የሚጠሩት ፓርቲዛኖች ለክለባቸው ድጋፋቸውን ያቀልጡታል። ፓርቲዛኖች የስታዲየማቸው መጠሪያ ፓርቲዛን ስታዲየም ወይም ጄኔ ስታዲየም ይሰኛል። ሬድ ስታል ቤልግሬድ ማራካኛ እያሉ በታሪካዊ ብራዚል ስታዲየም መጠሪያ የሚጠሩት ራሽኮ ሜቲክ ስታዲየም ሲሆን ለሶስት ዓመታትም በአውሮፓ መድረክ የፍጻሜ ጨዋታዎችን አስተናግዷል። የስታዲየሞቹ መገኛም ከቤልግሬድ አሶኮማዳ በአንድ ኪሎ ሜትር ርቀት ላይ ይገኛሉ። ከሀገር ውስጥ የስኬት ከፍታ ባለፈ
በአጉራይ ውድድር ሬድስታል ቤልግሬድ እና ፓርቲዛን ቤልግሬድ አሻራቸውን አሳርፏል። 1991 ጣሊያን ባሪ ላይ ኦሎምፒክ ዲማርሲን በማሸነፍ ሬድስታል ቤልግሬድ የቻምፒየንስ ሊግ ዋንጫ ባለቤት መሆን ችሏል። ፓርቲዛን ቤልግሬድም ቢሆን በ1966 ለቻምፒየንስ ሊግ ፍጻሜ በቃ ሲሆን በስፔን ሃያል ክለብ ሪያል ማድሪድ 2-1 ተሸንፎ ዋንጫውን አጥቷል። ሬድስታል ቤልግሬድ በተሳተፈባቸው ሁሉም የውድድር መድረኮች 68 ጊዜ ለክብር ሲበቃ ፓርቲዛን ቤልግሬድ 45 ጊዜ ነክሷል። በታላቁ የቤልግሬድ ደርቢ ማርኮ ቫሎክ 13 ጎሎችን አስቆጥሮ ስሙን በከፍታ አስቀምጧል። ሳሳሊች፣ ቮኮቲች እና ኮስቲች በተደጋጋሚ በደርቢው ከሜዳ የዋሉ ተጫዋቾች ናቸው። ባሳለፍናቸው 6 ዓመታት ሬድስታል ቤልግሬድ የሰርቢያ ሱፐር ሊግን ተንፈላሶ ተቀምጦበታል። ፓርቲዛን ቤልግሬድ ከ2017 በኋላ በሊጉ ለንግስና አልበቃም። ዴጅና ግሮባሪ አስደናቂ ደጋፊዎች በየአመቱ አስደናቂ ቲያትር ማሳየቱን ተያይዞታል። የሰርቢያው ታላቅ መድረክ ቤልግሬድ ደርቢ ቸርሰን በቱልን

0: እስኪ እስኪ ጫነው ጫነው ቶሎ በል እንጂ ቸኩያለሁ። ፍጥነት ፍጥነት! አረ ፍጠኑ! እንደዛ ስለቀስ እቃዎች እንዳይበላሽ።
1: አባ እማ ወዴት ልንሄድ ነው?
2: እንዴ ጎረቤቴ ወዴት ነው?
0: በአዲሱ ዓመት ወደ አዲሱ ቤታችን ልንገባ ነው ቤተሰቦቼ። እርሶስ ወደ ራስዎ ቤት ሊገባ አላሰቡ? ያ ቀን ሩቅ አይደለም፣ ያወቀ ተጠቀመ። እኛንና ብዙዎችን የቤት ባለቤት ያደረገው የሪል ስቴቶች ኤክስፖ በድጋሚ ተዘጋጅቷል። ልብ ይበሉ፣ ለስድስተኛ ጊዜ የሚዘጋጀው በአዲስ ዓመት አዲስ ቤት የሪል ስቴት ኤክስፖ እርሶንም እንዳያመልጦ ከመስከረም 8 እስከ 10 በጊዮን ሆቴል ይካሄዳል። ለእናንተም ከ30 በላይ ሪል ስቴቶች በከፍተኛ የባል ቅናሽና ልዩ አከፋፈል መንገድ በከተማችን በተለያዩ አካባቢዎች የመኖሪያ ቤትና ሱቆች ይዘው እየጠበቋችሁ ነው። እርስዎም ቤተሰቡን ይዘው ይምጡና ልጆች በተዘጋጀላቸው ልዩ ልዩ መዝናኛዎች ሲዝናኑ የነገ መኖሪያውን ይምረጡ። ከመስከረም 8 እስከ 10 በጊዮን ሆቴል ይምጡ። ለዲያስፖራዎቹም የቤት ባለቤት የሚያደርግ እድል ተዘጋጅቷል። በአዲስ ዓመት አዲስ ቤት በአርክ ኢቨንት ኦርጋናይዘር።
3: አንድ ዓመት 365 ቀናት ብቻ አይደለም። አንድ ዓመት ይዞልን የሚመጣው በርካታ ድሎችን ነው። የምንጀምራቸው ሺህ ድሎችን ነው። የአንድ እናት ልጇን የማስተማር ህል፣ የአንድ ወጣት ንግድ የመጀመር ትል፣ የአንድ አርሶ አደር ምርቱን የመጨመር ተስፋ፣ የአንድ አባወራ የቤተሰቡን እድገት የማየት ምኞት። ሁሉም ከአንድ ነገር ይጀምራል፣ ከውሳኔ። ዘንድሮስ የእርሱ ውሳኔ ምንድን ነው? ህልሞን ወደ እቅድ፣ እቅዶን ወደ ተግባር ለመቀየር ኦሮሚያ ባንክ ከጎኖ ነው። አዲሱን ዓመት በመመኘት ብቻ ይጀምሩ። ከኦሮሚያ ባንክ ጋር በመስራት ይጀምሩ። መልካም አዲስ ዓመት። ኦሮሚያ ባንክ፣ የህዝብ ባንክ።
4: ምድር በክረምት በረከት ረስርሳ የተፈጥሮ ውበቷን በልምላሜ አድሳ የተስፋ ምልክቷን አደይ አበባን ነስንሳ በድንቅ የተፈጥሮ ትስስር የዘመን ለውጥ ስታበስር በስልጣኔ ድልድይነት በዓለም መስኮትነት መጪውን ጊዜ እየተለመ አዲስ ዓመትን እያቀለመ ምቹ አሰራርን ለተቋማት ዘርግቶ ቢዝነስን ለማሳለጥ ሁሉን አድርሶና አመቻችቶ ከዘመን ዘመን ተሻጋሪ ሁሌም ብስራት ነጋሪ እንኳን አደረሳችሁ። አንድ ሆኖ በሁሉም ዘርፍ ውስጥ ያለ አቅሙን እያሳደገ ሁሉንም ማተለቅ የቻለ የፋይናንስ ዝውውርን የግብይት ስርዓቱንና የክፍያ ዘዴን ያደላደለ ሸመታን ከዘመን አዋዶ የአገር ገበያን በመዳፍ ያዋለ ዘመንን በተስፋ አብስሮ ቃሉን በተግባር አክብሮ የረዥም ዘመን ባለውለታ የሀገርና ወገን አለኝታ እንኳን አደረሳችሁ። የሰላም ፍቅርና ስኬት ብሩህ አዲስ ዓመት ይሁንልዎት። ኢትዮ ቴሌኮም

0: መጪው አዲሱ ዘመን የሰላም የጤና የፍቅር ያደርግልን።
1: መጪውን ዓመት የተስፋ የደስታ የጥሩ ጊዜ ያድርግልን። መልካሙን ነገር ሁሉ እግዚአብሔር ለኢትዮጵያ አምጣ።
2: መጪው ዘመን የሰላም የደስታ የብልጽግና ያርግልን። ኢትዮጵያን እግዚአብሔር ይባርክ።

0: እስኪ እስኪ ጫነው ጫነው ቶሎ በል እንጂ ቸኩያለሁ። ፍጥነት ፍጥነት አረ ፍጠኑ። እንደዛ ስለቀስ እቃዎች እንዳይበላሽ።
1: አባ እማ ወዴት ልንሄድ ነው
2: እንዴ? ጎረቤቴ ወዴት ነው?
0: በአዲሱ ዓመት ወደ አዲሱ ቤታችን ልንገባ ነው ቤተሰቦቼ። እርሶስ ወደ ራስዎ ቤት ሊገባ አላሰቡ? ያ ቀን ሩቅ አይደለም፣ ያወቀ ተጠቀመ። እኛንና ብዙዎቹን የቤት ባለቤት ያደረገው የሪል ስቴቶች ኤክስፖ በድጋሚ ተዘጋጅቷል። ልብ ይበሉ፣ ለስድስተኛ ጊዜ የሚዘጋጀው በአዲስ ዓመት አዲስ ቤት የሪል ስቴት ኤክስፖ እርሶንም እንዳያመልጦ ከመስከረም 8 እስከ 10 በጊዮን ሆቴል ይካሄዳል። ለእናንተም ከ30 በላይ ሪል ስቴቶች በከፍተኛ የባል ቅናሽና ልዩ አከፋፈል መንገድ በከተማችን በተለያዩ አካባቢዎች የመኖሪያ ቤትና ሱቆች ይዘው እየጠበቋችሁ ነው። እርስዎም ቤተሰቡን ይዘው ይምጡና ልጆች በተዘጋጀላቸው ልዩ ልዩ መዝናኛዎች ሲዝናኑ የነገ መኖሪያ ነው ይምረጡ። ከመስከረም 8 እስከ 10 በጊዮን ሆቴል ይምጡ። ለዲያስፖራዎቹም የቤት ባለቤት የሚያደርግ እድል ተዘጋጅቷል። በአዲስ ዓመት አዲስ ቤት በአርክ ኢቨንት ኦርጋናይዘር።

የማይረሳው ቃል ኪዳን የፔድሪና የማይታዩት የአባቱ ጓንቶች እግር ኳስ ከሜዳ ድምቀትና ከደጋፊው ጩኸት በስተጀርባ በቃላት የማይገለጹ ጥልቅ ታሪኮችንም ይዛል። ዛሬ የምንነግራችሁ ታሪክ ስለ ድል ብቻ አይደለም፣ ስለ መስዋዕትነት፣ ስለ አባትነትና ስለ ትውልድ ቅብብሎሽ እንጂ። በካናሪ ደሴቶች ቴናሪፍ ውስጥም ታስኪቲያዴ ፈርናንዶ የምትባል ትንሽ ካፌ ትገኛለች። በዚያች ካፌ ግድግዳዎች ላይ የባርሴሎና ፎቶዎች በብዛት ተሰቅለዋል። የዚያ ካፌ ባለቤት ደግሞ ፈርናንዶ ጎንዛሌዝ ይባላሉ። ለደንበኞቻቸው ምግብ እያቀረቡ ስለ እግር ኳስ አዘውትረው ማውራትን ይወዳሉ። ነገር ግን ፈርናንዶ ከምግብ አቅራቢነት በላይ አንድ ቀን በታላላቅ ስቴዲየሞች በበረኝነት የመቆም ትልቅ ህልም የነበራቸው ሰው ነበሩ። ፈርናንዶ በወጣትነት ታቸው በስፔን ሶስተኛ ሊግ ድንቅ የግብ ጠባቂነት ሚናም ነበራቸው። ታዲያ ወደ ፕሮፌሽናል እግር ኳስ ለመሸጋገር ጥቂት እርምጃዎች ብቻ ቀርቷቸውም ነበር። ነገር ግን ህይወት ሌላ ፈተና ይዛ መጣች። አባታቸው በድንገት ከዚህ ዓለም ተለዩም። በዚህ ጊዜ ፈርናንዶ በሁለት መንታ መንገዶች መካከል ቆሙ። የራሳቸው የኳስ ህልምን ማሳደድ ወይስ ጓንታቸውን አውልቀው የቤተሰቡን ኃላፊነት በመረከብ እናታቸውንና ወንድሞቻቸውን መርዳት? ሁለት ጥያቄ። ፈርናንዶ ሁለተኛውን መረጡ። የእግር ኳስ ህልማቸውን በዛች ትንሽ ካፌ ውስጥም ዳግም ላያንሰራራ ቀብረውት ቀሩም። ከዓመታት በኋላ በዛች ካፌ አቅራቢያ አንድ ቀጭን ልጅ ኳስን ማንከባለል ሲጀምር ፈርናንዶ ለልጃቸው ፔድሪ ያልተቋጨውን ውጥን ህልማቸውን ዳር እንዲያደርስ አወረሱት። ፔድሪ ወደ ባርሴሎና ሲያመራ ፈርናንዶ ያላዩትን ስታዲየም ልጃቸው እንዲያይ፣ እሳቸው ያልነኩትን ዋንጫም ልጃቸው እንዲነካው ዘንድ በጸሎት ተግተው ደጅ ጠንቷል። ዛሬ ፔድሪ በዓለም እግር ኳስ የወርቃማው ትውልድ አካል ተደርጎ ይቆጠራል። ነገር ግን ለፔድሪ ትልቁ ድሉ በየሳምንቱ የሚያገኘው ረብጣ ገንዘብ ወይንም ደጋፊ የሚዘምርለት ዝማሬ አይደለም፣ የአባቱን ህልም መጋራት እንጂ። ፈርናንዶ በህልሙና በቤተሰቡ ኃላፊነት መካከል መምረጥ ነበረበት። ህልሙን አጥፎ ጓንቱን አውልቆ ቤተሰቡን ለመምራት ወደኋላ ተመለሰም። የግብ ጠባቂነት ህልሙ በዛው የቆመ ይመስል ነበር። ነገር ግን ያ ያልተነካ ህልም በልጁ በፔድሪ ውስጥ ዳግማ ቆጠቆጠም። ፔድሪ ዛሬ የዓለም እግር ኳስ ድንቅ ስጦታ መሆኑንም ያውቃሉ። ነገር ግን የሚገርመው የፔድሪ ስኬት አይደለም፣ ከድል በኋላ የሚያደርገው ተግባር እንጂ። ፔድሪ ዋንጫ ባነሳ ቁጥር በደስታ ወደ ቤተሰቦቹ ከመሄድ አለው። መድረኩ የቱንም ያህል ትልቅ ይሁን ሜዳው ላይ ቆይቶ ወላጅ አባቱን ግብ ላይ ያቆመዋል። አባቱ ያላሳካውን የግብ ጠባቂነት ህልም እንዲያስታውስ ፔድሪ ደግሞ ፍጹም ቅጣት ምት በአባቱ ላይ መታል። ያቺ ቅጽበት ለአባትና ለልጅ ከዋንጫ በላይ ነች። አባት ልጁን ሲያቅፍ፣ ልጅ ደግሞ የአባቱን መስዋዕትነት በድሉ ይክሳል። በእግር ኳስ ዓለም አሁን ላይ እጅግ ልብ ከሚነኩ የአባትና ልጅ ወጎች መካከል ይህ ድርጊት ቀዳሚ ሆኗል። ፔድሪ ዛሬ የሚሮጠው ለራሱ ብቻ አይደለም፣ አባቱ አውልቆ ለጣለው ጓንትና ላሳለፈው መስዋዕትነትም ጭምር እንጂ። ይህ ታሪክ የሚያስተምረን አንድ ነገር አለ። የወላጆች መስዋዕትነት መቼም ቢሆን ምን አይቀርም፣ በልጆቻቸው ስኬት ውስጥ ደግሞ ዳግም አብቦ ይታያል እንጂ። ፔድሪ በአንድ ወቅት እንዲህ ብሎም ተናግሮ ነበር፣ አባቴ እኔ ካሳካሁት በላይ ማሳካት ይችል ነበር፣ ለእኔ ሲል ግን ህልሙን አምክኗል። ለዚህ ነው ፔድሪ ሜዳ ላይ ሲሮጥ የማይደክመውና በሳምባ ውስጥ የአባቱን ያልተነፈሱ ህልሞች ተነፍሰው። በእግሮቹ ውስጥ የአባቱ ያልተነኩ ኳሶች አሉ። ፔድሪ ዛሬ የሚጫወተው ከራሱ የኳስ ፍቅር በላይ አባቱ በድህነትና በኃላፊነት ምክንያት ጥሏቸው ለሄዳቸው ክብር ሲል ሜዳውን ያካልላል። ጊዜው ነጎደም፣ መድረኩም ከፍ አለም። ይኸው በ2026 የዓለም ዋንጫ ታላቅ መድረክ ላይ ዓለም ሁሉ በስፔን ላሮሃዎቹ ድልና ብቃት ሲደመም፣ ፔድሪ ግን አይኖቹ ያንን ብቸኛ ሰው ያማትራሉ። የዓለም ዋንጫው ፍጻሜ ድምቀት ሳይበንም፣ ያ የልጅነት ቃል ኪዳን ደግሞ በቢሊዮኖች ፊት ታደሰም። ግዙፉ ስቴዲየም ለጥቂት ደቂቃዎች ወደ ቴናሪፍ ደሴት መንደር ተቀየረም። አባቱ ፈርናንዶ በዚያ ግዙፍ ግብ ውስጥም ቆሙ። ፔድሪ ደግሞ የዓለም ዋንጫን ያሸነፈችውን ኳስ ወደ አባቱ በቀጥታ መታም። ያቺ ዝነኛዋ የፍጹም ቅጣት ምት ተራ ድርጊት አይደለችም። አባቱ ግብ ላይ ሲቆሙ፣ ፔድሪ ኳሷን ሲመታ፣ ያቺ ቅጽበት ፈርናንዶን ወደ 20 ዓመት ወጣትነታቸው በትዝታ ፈረስ አድርሶ መልሳቸዋል። በዛች ቅጽበት ፈርናንዶ ምግብ አቅራቢ አይደሉም፣ የካፌ ባለቤትም አይደሉም፣ ለልጃቸው የቆሙ ታላቅ ግብ ጠባቂ እንጂ። ፔድሪ ኳሷን በአባቱ ላይ ሲመታ አባቱ ላሳለፉት መከራና ላደረጉት መስዋዕትነት የሚሰጠው ትልቅ የምስጋና ሜዳሊያ ነው። ለፔድሪ ካለው ዋንጫው በላይ የሆነ ክብር ዋንጫ ነው። የአባቱን ያልተሳካ ህልም በዓለም አደባባይ ከፍ አድርጎ
سلامك برن بأونتم هلمو تشاي موتن The Rims is never died بتولد دك ببلوست داغم هياو يو بأغر قواس تاريك وستن بوزو عباتوش لجو تشاون لسكيت هبك توال نگرگن اندى پيدري عبات يراسون هلم سووتو للجو سكيت مسالة ليهون عباتوشن بن كوتر فين عيمولون بغطاي پيدري وانج اسيانا سانم عباتون قبلاي اكومو قواسيمة تا كاياچو يهنن استاوسو يا تشيكواس يمك نغرن سلا غركواس بتشا سايحون سلا ماي موتو يوالاج فكرنا سلا تولد كاسا مهون تردون يا باتل بلجو اغر سيفتا كزي بلاي من دنق تاريخالن يماي رساو قال كيدان بيدرينا يماي تايوت يا باتو غوانتوچ وكفيت يذكرالون ولين يتاوسالون يه يا بيدرو فرنانديز غونزاليزنا يا باتو هياو تاريخ نوم انيام بزيوا بقان احمد دين كمان لبركون سنة إكزين

አንድ ዓመት 365 ቀናት ብቻ አይደለም። አንድ ዓመት ይዞልን የሚመጣው በርካታ ድሎችን ነው። የምንጀምራቸው ሺህ ድሎችን ነው። የአንድ እናት ልጇን የማስተማር ህልም፣ የአንድ ወጣት ንግድ የመጀመር ትልም፣ የአንድ አርሶ አደር ምርቱን የመጨመር ተስፋ፣ የአንድ አባወራ የቤተሰቡን እድገት የማየት ምኞት። ሁሉም ከአንድ ነገር ይጀምራል፣ ከውሳኔ። ዘንድሮስ የእርስዎ ውሳኔ ምንድን ነው? ህልሞን ወደ እቅድ፣ እቅዶን ወደ ተግባር ለመቀየር ኦሮሚያ ባንክ ከጎኖ ነው። አዲሱን ዓመት በመመኘት ብቻ ይጀምሩ። ከኦሮሚያ ባንክ ጋር በመስራት ይጀምሩ። መልካም አዲስ ዓመት። ኦሮሚያ ባንክ፣ የህዝብ ባንክ።

እግር ኳስና ሙዚቃን ምን አገናኛቸው? እግር ኳስ በመላው ዓለም የሚወደድ የስፖርት አይነት ነው። የእግር ኳስ ተጫዋቾች በአእምሮ ለመዘጋጀት ለእያንዳንዱ ጨዋታ ትኩረት ለመስጠት የሚደርስባቸውን ጫናዎች ለመቋቋም በልምምድና ወደ ጨዋታ በሚመጡበት ጊዜ አብዛኛዎቹ በሄድፎን ሙዚቃም እያደመጡ ሲገቡ መመልከት የተለመደ ሆኗል።

ተጫዋቾች የድሮ ማዳመጫ ሄድፎን አድርገው እነሱ የሚያደንቋቸውን አርቲስቶች ሙዚቃ ሲያደምጡ በተለየ የደስታ ስሜት ውስጥ ሆነው ይታያሉ። ሙዚቃም ጭንቀትን ይቀንሳል። ሙዚቃንና እግር ኳስን ለይቶ ማየት አይቻልም። ተጫዋቾች ከጨዋታ በፊትና በኋላ ራሳቸውን የሚያስደስቱት በሙዚቃ ነው። እንደ ሰርጂዮ ራሞስ አይነት የቀድሞ የሪያል ማድሪድ ታሪካዊ ተጫዋች ደግሞ ለስኬቴ ካበቁኝ ምክንያቶች አንዱ ሙዚቃን መውደዴ ነው ብሎም አንድ ነጠላ ዜማን ሰርቶ ለአድናቂዎቹ ማበርከት ችሏል።

0: የአርሰናሉ ተጫዋች እንግሊዛዊው ቡካዮ ሳካም ከአምስት ወራት በፊት በሰጠው ቃለ ምልልስ ሙዚቃም ማዳመጥ እወዳለሁ፣ የናይጄሪያም አፍሮቤት ሙዚቃዎችን ሰምቼም ወደ ሜዳ ስገባ እነቃቃለሁ፣ ጎሎችን የማስቆጥረው በምክንያት ነው፣ የቡርናቦይና ዊስኪድን ሙዚቃዎች እከታተላለሁ፣ ሳደምጣቸው ያስደስቱኛል። ሙዚቃም ለአንድ እግር ኳስ ተጫዋች ወሳኝ ነገር ነው፣ ለሁሉ ሙዚቀኞች ክብር አለኝ በማለት አስተያየቱን ከሰጠ በኋላም ሴሌን ዲዮንን ግን አላውቃትም ያለበት መንገድ በወቅቱ ብዙዎችን አስገርሞ ነበር።
1: You said you was 9 when you started singing. Did you have like any idols at the time or singers you loved?
2: I loved Celine Dion.
1: I don't know who that is.
2: You don't know who Celine Dion is?
1: No. Is that bad?
2: Oh my gosh.
1: Celine Dion.
2: Celine Dion.
1: You know who that is?
0: ሄድፎን አድርጎም ሙዚቃ ያደመጡም ወደ ልምምድ እናም ለጨዋታም ወደ ተለያዩ ስቴዲየሞች መሄድ ቅንጦት አይደለም፣ ለተጫዋቾች ትልቅ ትርጉም አለው። አንዳንድ አርቲስቶችና ከሙዚቃ ጋር ተያይዞም የሚሰሩ ኩባንያዎች ተጫዋቾቹም ሄድፎን አድርገው ሙዚቃም እያደመጡ ጨዋታም ወደሚደረግባቸው ስቴዲየሞች እንዲሄዱ በማድረግ ኩባንያዎቹ ምርቶቻቸውን ያስተዋውቃሉ። ተጫዋቾቹም ከፍተኛም የተባለለትን ክፍያም እያገኙ እንደሚገኝ ተሰምቷል። ሙዚቃን መውደድ እግር ኳስን መውደድ ነው። እኔ ሙዚቃ ባይኖር ኖሮም ተጫዋች አልሆንም ነበር። ክብር ለሙዚቃ ሲል የተናገረው ደግሞም አሳሙአ ጂያን ነው። እንደ ዴዝሬ ዶዌም፣ ክሊያን ምፓፔናም የተለያዩ እግር ኳስ ተጫዋቾች ካሊካ በሚለው ሙዚቃም ፈታም ዘና ሲሉ መመልከታችን የቅርብ ጊዜም ትዝታችን ነው።

ተወዳጁ የእንግሊዝ ፕሪሚየር ሊግና ታላላቅ የአውሮፓ ሊጎች መጀመራቸውን ተከትሎም ተጫዋቾች ሙዚቃ ያደመጡ ወደ ስቴዲየሞቹ ሲመጡ በተመለከቷቸው እንዳትገረሙ ለነሱ ሙዚቃ ማድመጥ ጎል እንደማስቆጠር የተለየ ስሜትን ይፈጥርላቸዋል። ጆዜ ዶስ ሳንቶስ ሞሪኒዮ ፍሊክስ ባንዶክት እንደተናገሩት አንዳንድ ተጫዋቾች ድብርት ውስጥ ሲገቡ ሙዚቃም ከፍታችሁ አስደምጧቸው በፍጥነት ከድብርት ስሜት ውስጥ ይወጡና በሜዳ ላይ ያላቸውን ነገር በሙሉ ይሰጣሉ። ባሰለጠንኩባቸው አንዳንድ ክለቦች ውስጥ ሞክሬው ተሳክቶልኛል። ሙዚቃም ራስን የቻለም ለተጫዋቾቹ እንደ ቴራፒ ነው ሲሉም ጆዜ ባንዶክት መናገራቸው የሚረሳ አይደለም። ሙዚቃንና እግር ኳስን መለየት አይቻልም። ክብር ለእግር ኳስና ሙዚቃ ይያል። ለተጫዋቾች ተወዳጅ ሆነውን የጋናን ሙዚቃም ካሊካን በመጋበዝ ተሰናበትኳችሁ። ጤና ይስጥልኝ።

ምድር በክረምት በረከት ረስርሳ የተፈጥሮ ውበቷን በልምላሜ አድሳ የተስፋ ምልክቷን አደይ አበባን ነስንሳ በድንቅ የተፈጥሮ ትስስር የዘመን ለውጥ ስታበስር በስልጣኔ ድልድይነት በዓለም መስኮትነት መጪውን ጊዜ እየተለመ አዲስ ዓመትን እያቀለመ ምቹ አሰራርን ለተቋማት ዘርግቶ ቢዝነስን ለማሳለጥ ሁሉን አድርሶና አመቻችቶ ከዘመን ዘመን ተሻጋሪ ሁሌም ብስራት ነጋሪ እንኳን አደረሳችሁ። አንድ ሆኖ በሁሉም ዘርፍ ውስጥ ያለ አቅሙን ያሳደገ ሁሉንም ማተለቅ የቻለ የፋይናንስ ዘውርን የግብይት ስርዓቱንና የክፍያ ዘዴን ያደላደለ ሸመታን ከዘመና ዋዶ የአገር ገበያን በመዳፍ ያዋለ ዘመንን በተስፋ አብስሮ ቃሉን በተግባር አክብሮ የረዥም ዘመን ባለውለታ የሀገርና ወገን አለኝታ እንኳን አደረሳችሁ። የሰላም ፍቅርና ስኬት ብሩህ አዲስ ዓመት ይሁንልዎት። ኢትዮ ቴሌኮም

0: ጎሎች ይቆጠሩ ጀመር። የሱ ፖዚሽን ላይ ቡድኑ ይከፈት ጀመር። ምንድነው ማለት ያለበት አሰልጣኝ? ተጫዋቾቹ ፊት ነው የሚደስሰው ለብቻው አይደለም። እና እዛ ላይ ተክሳጡ በስቶበት ሲመልስ ይታያል። ግን በዋነኛነት ምን ልፈልጌ ነው? አምበሎች የሚጠበቅባቸው ብዙ ነው። አሁን ደግሞ ሊደርሺፕ ግሩፕ የሚባል ነገር መጥቷል ከቅርብ ጊዜ ወዲህ። አንድ አምበል ብቻ አይደለም ወይ ምክትል አምበል ብቻ አይደለም፣ አንድ አምስት ይኖራሉ። አምስት ይኖራሉ። አዎ፣ ልምድ ያላቸው ወይ የሚታመንባቸው ተጫዋቾች ከአንድ እስከ አምስት ተራ በተራ አምበል ይሆናሉ። አንዱ ባይኖር አንዱ ግን ደግሞ በአሰልጣኙና በተጫዋቾቹ በተቀሩት የስብስቡ አካላት መካከል ያሉ መሪዎች ናቸው ማለት ነው። አሰልጣኙ ጋር ከመድረሱ በፊት አንዳንድ ነገር መስተካከል ካለበት እነሱ እንዲስተካከል ያደርጋሉ። አሁን አሰልጣኙ ስራ በዝቶባቸዋል።
1: እውነት ነው።
0: በዚህ ላይ ደግሞ በጋርዲዮላ እና በካይል ወከር መካከል በነበረው ጭቅጭቅ እኔ የተረዳሁት ነገር የዘመኑን ተጫዋቾች እንደ ቀድሞ እየተቆጣ አይሆንም፣ እንደ ፈርጉሰን ዘመን አይሆንም፣ አይሆንም፣ በቃ
1: ጸጉር ማድረጊያ
0: አይሆንም። እና ገና ካሁኑ ቻቪ አሎንሶ ማን ነው አንድ ተጫዋች ተቀይሮ ሲወጣ ያ ቤልጅየማዊ አማካይ ማን ነው እሱ ተቀይሮ ሲወጣ አይተዋል ሲበሳጭበት? ሮሚዮ ላቪያ ቀይሮ ሲያስወጣው ሲበሳጭ
1: ኤግዛክትሊ አይቼዋለሁ።
0: እየተናገር አስብ፣ አሎንሶ ከሪያል ማድሪድ ሲመጣ መቼም እንደ ትራውማ የሚያስጨንቀው ምንድን ነው የሚቆረቁረው ነገር አለ ብዬ የማስበው የቪኒሲየስ ጁኒየር ጉዳይ ነው። በኤል ክላሲኮ ላይ ተመናጭቆበት ነው ቀይሮ
1: ሲያስወጣው
0: ያየው አሰልጣኙን ያሳጣው። በኋላ በተጫዋቹና በአሰልጣኙ መካከል በነበረው ፓወር ስትራግል መካከል እነ ፍሎሬንቲኖ ፔሬዝ ነው ጣልቃ የገቡት። ለአሰልጣኙ አልወገኑ ለጥቂት ጊዜ እንደ ላይ ስሙላ ለአሰልጣኙ የወገኑ መሰሉ። በኋላ ግን ቪኒን አስቀርተውን እሱን ያሰናብሉ እና እንደዚህ አይነት ነገር እንዲህ አይነት ነገር አለው። ተጫዋቾችን አሁን እንደነ ካርሎ አንቼሎቲ አይነት ሊደርሺፕ ካልሆነ በስተቀር በቁጣና በተግሳጽ በጩኸት የሚሆን አይመስልም። በጣም ሀብታሞች ናቸው፣ ዝነኞች ናቸው፣ በደጋፊዎች በጣም ይወደዳሉ፣ ተጽዕኗቸው በጣም ከፍ ብሏል። አሁን ደግሞ ሚዲያም አላቸው። ማንም ሰው ሚዲያ አለው። በፊት እንኳን ሄደህ እኮ ኢንተርቪው ሬዲዮ ላይ ቲቪ ላይ ጋዜጣ ላይ
1: ካልሰ ወይ ምናምን ጠይቀኝ ብለህ
0: ካልሆነ አይሆንም። አሁን እኮ ምን ችግር አለው? ስንት 10 ሚሊዮኖች 20 30 40 ሚሊዮን ፎሎወር ያለው ድረገ እንትን አለ፣ ምንድነው ሶሻል ሚዲያ አለ። እዛ ላይ ተወጣና አሰልጣኙ ታሳጣለ፣ ጄደን ሳንቾ እንዳደረገው ያን በቃ በአንድ አረፍተ ነገር የፈነዳው እሳተ ገሞራ ነው። ከዛ ወዲህ ይሁን ልጁ መቅኖ አጣ። አሁንም ራሱ ፍሪ ኤጀንት እኮ ነው፣ ምንም ክለብ የለውም። በቃ በዛ
1: ተመልከት እስቲ
0: ሲብስባቸው አሰልጣኞችም ያገሉሃል። አንዳንዶቹም በዚህ ባህሪ አይቀበሉ፣ ራስን ጠልፈት ጥላለ። ግን አሁን የፕሌየርስ ፓወር በጣም በገነነበት ዘመን መስል የእነ ፈርጉሰን አይነት የሰርጀንት ሜጀር ሊደርሺፕ አይሆንም። ወታደራዊ እንትን አይሰራም።
1: ግን ምንድን ነው ማፋቀርን መልመድ፣ አብሮም እንዲተባበሩ በግሩፕ እሱ ነው እንጂ
0: አመለል የለው። እንዴት ነው ተፋቀር
1: ኤግዛክትሊ
0: ተጫዋቹ ራሱ ከስንት ማህበረሰባዊ ዳራ ነው የሚመጡት? ከስንት ማህበረሰብ ስንት ባክግራውንድ አለ? ስንት አይነት አስተዳደግ ነው ተጫዋቾች ያላቸው? በየቤተሰቡ አንድ አይነት የለም። ሁሉም ተገርፎ ተቆጥተው የሚያድግ አይደለም። አግድም አደግ ይኖራል።
1: በአንድ ቤተሰብ ሰባት ልጅ እኮ ቢኖር እኮ አንድ አይወጡም እኮ ሰባቱም አንድ አይነት አይሆንልም። አንደኛው ሊያፈነግጥ እኮ ይችላል። ከዛ አሁን ቅድም ያልከው አግድም አደግ በጣም ከባድ ነው።
0: አሰልጣኞቹ ታዲያ እነሱን ሰብስቦ አንድ ቡድን መስራት አለበት፣ ሁሉንም ለአንድ ዓላማ ማሰለፍ አለበት።
1: ኤግዛክትሊ
0: ቀላል አይደለም ይሄ ሊደርሺፕ መስራት ቀላል አይደለም። ይሄ ማን ማኔጅመንት በጣም ከባድ እና ያኔ የእነ አንቼሎቲ አይነት መንገድ ሳይሆን አይቀርም። በደንብ የሚያዋጣው ከባድ ነው። የተቆጣ የጮህ
1: አያትችልም። አሁን
0: በጋርዲዮላ ካሪዝማ ካይል ወከር እንደዛ ከመለሰለት ከዚያ ያነሳ አሰልጣኝ ሬሴኒዋርማ ቢሆን
1: እሱም ብዙ አልቆየም። ደግሞም ለእሱም የሚመልሱለት መልስ በጣም ሊያሳዝንና ልብ ሊሰብር ይችላል። ግን እንደ ቡድን ተጫዋች ስራው ምንድን ነው? ከዛ አሁን እኮ እያፈነገጠ መጣ። ይሄ ዝነኛ ነኝ፣ ብዙ ሀብት አለኝ፣ ከዚህ ክለብ በወጣ አሁን ኤርሊንግ ሃላንድን ማሬስካ አልገዛም ብሎ ቢናገር ማድሪድ ፈላጊው ነው ባርሴሎና ፈላጊው ነው ልብ በል

0: አሁን ደሞ ምን መጣ ኮንትራክት ላይ ማለት ኮንትራክት ዋጋ ያጣኝ የኮንትራክት ዋጋ እንደቀድሞ አይደል አሁን ነው ኤንዞ የዛሬ ጉዳያችን ኤንዞ ፈርናንዴዝ አው ከቼልሲ ወደ ማንቸስተር ሲቲ የመጣው በርሱ ፍላጎት እስከ 2032 ድረስ ኮንትራክት ነበረው
1: ኤግዛክትሊ
0: ምንድነው ዊል ኮንትራክት ታዲያ ትርጉሙ በቃ ተጫዋቹን ይዞል ካላስቀረለ ያለው ጥቅም አንድ ነው ቼልሲ ለሲቲ በ125 ሚሊዮን ሸጠው
2: ኮንትራክት ስላለው
0: አዎ ኮንትራክት ስላለው ከዛው እጪ ግን ተጫዋቼን እስከ 2030 2032 አስፈርም ያለው ብለ አብሮኝ ቆያል ብለ እንድትተማመን ግን አያደርግ በማንኛውም ሰዓት ተነስቶ በቃኝ ማለት ይችላል አሁን ተጫዋች ያኮርፋል ወጥቶ በቃ መውጣት ፈልጋለህ ይላል አለቀ ነካስዬ አሌክሳንደር ኢሳቅን እንዳገኙት ማለት በቃ ተጫዋች እንደዚህ ይሆናል ኮንትራክት ምንም ዋጋ ያጣ ነው
1: በጣም
0: ኮንትራክት ተማምነ እስቲ አስብ ቻቪ አሎንሶ ወደ ቼልሲ ሲመጣ ኤንዞ ፈርናንዴዝ 343 እንጫወታለሁ ኤንዞ ፈርናንዴዝ እና ሞሰስ ካይሴዶ መሃል ሜዳ ላይ ወጥረው ይዙልኛል ምናምን ብሎ አስቦ ሊሆን ይችላል
1: ነው እንጂ
0: ሲመጣ ግን ኤንዞ ከዚህ መጫወት አልፈልግም ብሎ አይ አባብሏለሁ አግባባዋለሁ አለ አነጋገረው ምንም የተለወጠ ነገር የለም ተሸጠ ልጅ
1: ደጋፊውም ጀርባ ሰጠው ውይሉ በታል ኳስ በያዘ ቁጥር ሲመጣ ከዓለም ዋንጫ ሲመጣ ደግሞ መጥፎ ዜና ብራይተኖች ፔናልቲ አግኝተዋል ምናልባት ካስቆጠሩ ሶስተኛ ጎል ይሆናል ኮቨንትሪ ድለኛ አይደለም በሜዳው ነው ፔናልቲ ተሰጠበት ቀይ ካርድ ወጣ አስቆጠረ
0: ማለትበት
1: ምን ማለት
3: ላምፓርድ ተሰቃየ ፊቱ እኮ የሆነ ነገር መሰለ
1: ተላሽቶ እኮ መጥቶ ነው ዛሬ እንግዲህ ተላሽቶ አማረበት በመትለው ሰዓት ቆዳው እስኪሸበሽ እስኪረግብ ድረስ እንትን ካልክ ሪሊ በጣም አስቸጋሪን ጊዜ ነው ፍራንክ ጀምስ ቼልሲ ቲም ትላንት ተመልከተው ከቼልሲ ጋር አቻ ነው ስታንፎርድ ብሪጅ ላይ መጣው መርቶ ለዛው እየመራ ኦፍ ኮርስ በሰባተኛው ደቂቃ ሮጀርስ ባለፈው ስናነሳው ቀድሞ ነው የሚያገቡት
0: እና ሳለ ማይክ ፌላን ቼልሲ ያሰልጣኝ ሳሉ
1: አዎ
0: የቀድሞ የፈርጉሰን ምክትል ማለት
1: ነው አዎ
0: የመጀመሪያ ሳምንት ላይ እኮ ይመሩ ነበር በኋላ ሲዝኑ ሲጠናቀቅ ወረደ አሁንም ሻምፒየንስ ሊግ ስፖት ላይ ነው ያለው አይደል
1: ነው 8 ነጥብ ይዞ 3ኛ ነው ያለው ቢያንስ አርሰናል አንደኛ በ12 ነጥብ
3: ማንቸስተር ዩናይትድ ማንቸስተር ዩናይትድ ነው ኳሽንፍ
0: አዎ
1: አለ ኤርሚያስ ነው ማለት ነው ሶስት ለባዶ እየመሩ ነው ብራይተኖች ከሜዳቸው ውጪ ሶስት ለባዶ እየመሩ ይገኛሉ አሁን ከባዶ ነገር መስሪ እንደው እንዴት አድርገው ነው ኮቨንትሪ ከዚህ በኋላ ተስፋ ሰጪ ከወቅስቃሴ ያደርገ መሸነፍ ያለ ነው
3: እንዴ
1: የበሰበሰው
3: ፈጠረኩ
1: የበሰበሰ ዝናብ አይፈራም ነው አብራችሁን ስላላችሁ ከልብና መሰግናለን የስንቄ ባንክ የእንግሊዝ ፕሪሚየር ሊግ የ2026 27 አዎ የ2026-27 ጨዋታዎች እንደቀጠሉ ናቸው ዛሬ አራተኛ ሳምንት የመጨረሻው ጨዋታ ሰኞ ነገ ምሽት አለ ስንቄ ባንክ ኦላይ ኢነርጂ አንበሳ ጫማ ከኩባንያው ነው ፋሲል ቀለም ሶሲሶያ ፕሬዲተር ኢነርጂ መጠጥ ነው ዊኬንድ ላይት ራይኖ ኬብል ኒው ፍላወር ፎም እና ተክለ ሃይማኖት ጠቅላላ ሆስፒታል አብሯችሁ ቆይታ እያደረጉ ይገኛሉ አሰላለፉ ደረሰ ማንቸስተር ዩናይትድ አሁንም መንሱሪ እንዶ በኋላ ላይ አንስተን ልናየው እንችላለን የስሎቫኒያ ጋዜጦችን በካሪክ ታክቲክ ዲቤት ያደረጉ ሆኖ የሚገኘው ኤፎርስ 9 ኩኛ ሼሽኮን መተካት በጣም ይቅር ይያላቸው ዛሬ ማልከባ ዛሬ ኮ ብዙዎች
0: ፈራግል
1: ፈራግል
0: ምክንያቱም ምን መሰለ ይብል 19 ቁጥር ነው ያለው ዩናይትድ
1: ኤግዛክትሊ
0: ወጣት ነው ብዙ ገንዘብ አውጥተው
1: ያመጡት አመቱ ነው
0: ይሄ ልጅ ፊት ከሆነ ድረስ ተቀይሮ ገብቶ ቋሚ ሆኖ ገብቶ ባለፉት ሁለት ጨዋታዎች ላይ ጎል አስቆጥሮ
1: ኤግዛክትሊ
0: ፊት ከሆነ ድረስ ረጅም ጊዜ አብሮ መቆየት የሚችል ሆኖ ሳለ ያሁኑ ተጫዋች ብቻ ሳይሆን የወደፊቱም ኢንቨስትመንትም ተደርጎ የሚወሰድ እንዴት ነው አንድ ነምበር 9 ይያለ ፎልስ 9 የምትጠቀም ከኤቨርተን ጋር በነበረው ጨዋታ ላይ ማቲያስ ኩኛ ምንድነው የሰራው መስ? ቡድኑ ፎካል ፖይንት አጥቶ ወደ ሳጥን ክሮስ ይደረጋል ግብ ክልል ላይ የሚቆም ተጫዋች የለም ሂትማፑንም ስንመለከት ነበር በወቅቱ ከ አብዛኛው ኳስ የነካው ማቲያስ ኩኛ ከሳጥን ውጪ ኩኛ ጥሩ ተጫዋች ነው መሰለኝ ግን አውቴ እንዳው 9 ቁጥር ግን አይደለም ቦል አስቆጣሪ የፊት 9 ቁጥር ግን አይደለም እና ይሄ ልጅ ግን የመጣው ለዛ ነው የመጣው ለዚህ ቦታ ነው ተቀይሮ በገባ ቁጥር ጎል ያስቆጠረ ልዩነቱን ያሳያል እና ዩናይትድ እንደ ሲስተማቲክ ራስ እንኳን ካነሳን እዚህ ጋር 9 ቁጥር ያስፈልጋል ዱልዱም ነው ፊቱ
1: በጣም ዱልዱም
0: በጣም ዱልዱም እና የሚገርም የማንቸስተር ዩናይትድ አካዳሚ ሲስተም ውስጥ ያሉ በእድሜ ጠና ያሉ ቡድኖች ማለት ይሄ አንደር 20 21 አንደር 19 ምናምን ሁሉም በፎልስ ላይ ነው እየተጫወቱ ያሉት ለዚህ ነው ይሄንን አይቼ ባለፈው ለቀጣይ ጨዋታ ላይ ሸሽኮም ቋሚ ስለመሆኑ ተጠራጥራለሁ ያለው ካሪካይ ከላይ እስከታች በዚህ ሲስተም ነው ቡድኑን ያዘጋጀ ያለው ማለት ነው የታችኞቹ ቡድኖች አላማ ምንድነው መስል ለዋናው ቡድን ገባር መሆን ዋናው ቡድን በሚጫወትበት ሲስተም ነው መጫወት ያለባቸው ቀጥሎ ያሉት ከታች እነዚህ የእድሜ ቡድኖችና እነሱ የሚጫወቱ በፎልስ ነው ያለው ስለዚህ በነኩኛ ረጅም ጊዜ የመዝለቅ ፍላጎት አለው ማለት ነው ያንን ፍሉዲቲ ደግሞ አላመጣውም ሐሳቡ እኮ ይገባኛል ምን ለመስራት እንዳሰበ አራቱ ከፊት ያሉት ፍሮንት ፎር ፍሉድ አይደሉም ይሞክራሉ ገና
1: አልመጣም ስለዚህ ኬሚስትሪው አልመጣም
0: ስለዚህ በስትራክቸሩ ነው ፍሉድ መሆን ካልቻለ ቦታ እየተተካካ ያለማቋረጥ ኦርጋናይዝድ ሆኖ በትርምስ መጫወት የማይችል ከሆነ እንዴት ነው በቀላል በሆነ ሊነበብ ቶሎ ሊተገበር በሚችል ስትራክቸር ነው የሚጫወቱት አሰልጣኙ ማለት አንድ 9 ቁጥር ከፊት አለ አንድ ከግራ ክንፍ አንድ ከቀኝ ክንፍ አንድ 10 ቁጥር ከኋላ በቃ በዚህ ተጫውታለ አሁን ወይ ፍሉዲቱን አላመጣውም ወይ ደግሞ ጎል ያስቆጠረለትም አንድ ነገር እየሰራ ራሱን የሚያስመስከረው ድል ደግሞ ያስገባው
1: ያው ማምስለክ አሰጥቶት እኮ
0: አምስለክ አዎ የስሎቬኒያ የሀገሩ ጋዜጦች ይሄንን ነው የሚሉት
1: አዎ
0: በቃ አይ ልጃችን ሊገለው ነው እድል ያገኘ አይደለም ተጎርቶ ሲሆን ይስ ግን ልጁ መሴ ከልክ በላይ ጥሩ ብቃት ላይ ለመገኘት ይለፋል
1: ኤግዛክት
0: አዎ ስለሱ የተጻፉ ሁሉ ዘገባዎች ይሄን ነው የሚመሰክሩ በመኖሪያ ቤቱ በካሪንግተን በፕሪሲዝን ወቅት በኦፍ ሲዝን ወቅት በሲዝን ወቅት በቃ ይፈጋል በጣም ራሱን በጣም ነው የሚጠብቀው እንደነ ሮናልዶ ነው መሴ እንደነ ሮናልዶ አይነት ይሄ ሬድ ላይት ቴራፒ ትላለ ክራዮቴራፒክ ቻምበር ትላለ ይሄ አይስ ባዝ ምን ማይጠቀመው ነገር የለም ሁልጊዜ ራሱን አካሉን ዝግጁ ለማድረግ ማለት እና አሞሪም እኮ ይመስከራለ እሱ ነገር ሆነ ከልክ በላይ ትኩረት የሚያደርገው በራሱ ላይ ራሱን ለማዘጋጀት እና እንደዚህ ያለውን በጥሩ ተነሳሽነት ላይ ያለ ተጫዋች ደግሞ አይ ቲንክ አሰልጣኞች ቢያሰልፉ
1: አሁን ራሽፎርድን
0: ተጨማሪ ምክንያት
1: ራሽፎርድን
0: ፕሮፌሽናል
1: በግራ መስመር ላይ አድርጎ የፎልስ ናይን ኩኛ
0: ልብ በል ራሽፎርድን ያድርገው እሺ ከወቅቱ ብቃት አንጻር ግን ከፊት ግን 9 ቁጥር አይፈልግም ጎል
1: አስቆጣሪ
0: ክሮሶች ቴስታ
1: ይፈልጋሉ
0: ቴስታም ይመታል እሱም ያስቆጠሩ አይደል ተቀይሮ ባለፈው ማውና ከናፖሊ ጋርም ጎል አስቆጥ ከማን ነው ከሳባህ ጋር
1: ሳባህ
0: ተጋጣሚ ትንሽ ነው እርግጥ ቢሆን አስቆጥሯል
1: አዎ ቢሆንም
0: አዎ ቢሸነፍ እንዴ
1: አዘርባጃን ክለብ ጋር
0: ቢሸነፍ እንዴ አንል
1: ስለዚህ ቢሸነፍ ባዘርባ አሁን በመክፈቻው ለት በልሲቲ ስለተሸነፈ ነው ያነሳ ነው ዝቅተኛ ነበር ተብሎ ስለታሰበ ዝቅተኛውንም ስታሸንፍ ጠንካራውን ለመግጠም
0: አዎ አሰልጣኞች ከኛ በላይ አቃሉ መስል
1: ነው ግን
0: አሁን የስሎቬኒያ የሀገሩ ጋዜጦች የሀገሩ ሚዲያ ስለ ሸሽኮ ሲናገሩ ግን አውዱ ይገባኛል ይሄ ነው ሐሳቡ አውዱ የሚከራከሩበት አውድ ልጃቸው ስለሆነ የሀገራቸው ዜጋ ስለሆነ እንዲጠፋባቸው አይፈልጉ እንዲጫወት ሁሌ በየሳምንቱ እንዲጫወት ማየት ይፈልጋሉና ሐሳቡ አሁን
1: ቴሌቪዥን ሁሉ ቃል አሳይም አለ አንድ ፐብ ሸሽኮ ቋሚ ያሰላለፉ ሳይኖር በቃ ውጡ የለም ጨዋታ የለም ውጡ አለ ምን ያርግ ጂየ አንዳንድ ጊዜ እኮ ምን መሰለ እውነት ለመናገር አሁን ራሽፎርድ ጉዳት ላይ ነው እየተባለ ላይደርስ ይችላል እየተባለ ነበረ ደረሰ ጥሩ ራሽፎርድን ደግሞ ግራ ማሰለፍ ካለበት ፊት መስመሩን ለተፈጥሯዊ ዋጥቂ ለስሎቫኒያ ያ 3 አመት ቤንጃሚን ሺሽኮ ሰጥቶ ኩኛ ማሳረፍ ኩኛ ኮ ባለፈው ጥሯል ነበር ኬፐርተን ጋር
0: መስ ያምናኩ ተጠቅሞበታል አይደል እስኪ ጎዳል ዩናይትድ ይሄን ልጅ አይደል ስንት ጎል ነው ያለው ባለሳሳት 12 ጎል አይደል ከ30 ጨዋታ
1: ባለፈው አንደበረው
0: ልትከለላው ከ30 ጨዋታ 12 ጎል መሰለኝ እንደዛ አስቆጥሯል የስ ከ32 ጨዋታ 12 ጎል አለ ግን እንግዲህ ዴቢዩት ሲዝን ማስብ የመጀመሪያው ሲዝን አዎ ስለዚህ ይሄ ልጅ ያድጋል ማለት ነው
1: በጣም
0: ይጎለብታል ማለት ነው
1: ግን ይሄን ዲቪ
0: ጨዋታ እንደዚህ ማይሰጠው ከሆነ
1: አዎ ወሳኝ ጨዋታዎች ደግሞ ያነሳሱታል
0: እና ጀርመን ሚዲያም እንዳለት እንደሚል ታቃለ ሰሞኑ
1: አዎ
0: ይሄንን እየተከታተለ ነው ባየርን ሙኒክ የላይፕዚግ ልጅ የሳልስበርግ ልጅ አይደል አርቢ ሳልስበርግ የአርቢ ክለብ ስር የነበረ ነው ጀርመን ክለቦች በተለይ ባየር ሙኒክ አሁን ይሄን ጉዳይ በቅርብ እየተከታተለ ነው ይሄ ሲዝን ሲጠናቀቅ
1: ግን ደሞ ካሪክ ሐላፊነቱን መውሰድ አለበት ሁሌ በኩኛ ደግሞ እኮ ኩኛ ምርጥ ነው ብለሃል መስሪ ምንም የሚያጠያይቅ ስለ ኳስ ክህሎቱ እውቀቱ ችሎታው ግን በደከመ ሰዓት ራሽፎርድ ደሞ ሊቀመጥ ይገባል ምን ኩኛ ብቻ ቦታውን
0: አይ ኩኛ በዘጠኝ ቁጥር ቦታው ባይሆን ዘጠኝ ቁጥር ስላለ ጎል አስቆጣል ከክንፍ ከምን ከግራ ከቀኝ አሰለ
1: ይኸውልህ አሁን ማወዳደር ያለባቸው እንዴ መሰለ ኩኛንና ራሽፎርድን በግራ ለመውሰድ ወይ ቅድሚያ ለኩኛ
0: አሁን ሐሳቡ ግልጽ ነው መሰለ የፈለገው እሱ ራሽፎርድ በግራ በኩል አለ
1: በቀኝ ቦሞ
0: ኩኛ መሃል አለ ከበስተጀርባ
1: ብሩኖ አላቸው
0: በቀኝ በኩል ደግሞ ኤምቡሞ አለ እና እነዚህ ቦታ እየተቀያየሩ እንዲጫወቱ ነው በእንቅስቃሴ ምክንያቱም ኩኛ ከግራም ተነስቶ ይጫወታል ከቀኝም ተነስቶ ይጫወታል ፎልስ ናይን ሆኖ ፊት ላይም መጫወት ይችላል ስለዚህ በእንቅስቃሴ ግራም ቢመጣ ቀኝም ይመቻዋል እሱ ወደ ቀኝ በኩል ሲመጣ ኤምቡሞ ደግሞ ከፊት ይመጣል ቦታ ይቀያየራል ኤምቡሞም ከፊት ይመቻዋል ችግር የለበትም ከግራ የበለጠ ይመቻዋል ወደ መሃል ቢገባ ብሩኖ ሊያጠቃ ሳጥን ውስጥ ቢገባ ይመቻዋል ኤምቡሞም ብሩኖም ጎል ሊያስቆጥር ይሄዳል አሲስትም ሊያደርግ ይችላል እና እርስ በርሳቸው ስታይ ቦታ እየተተካኩ መጫወት የሚችሉ ናቸው ራሽፎርድ መነሻው ግራ ይሁን እንጂ ዘጠኝ ቁጥር ሆኖ ሲጫወት ማናቀዋል
1: በዩናይትድ ራሱ ዘጠኝ ቁጥር
0: አስ ስለዚህ በእንቅስቃሴ በተጋጣሚ ግብ ክልል ፊት ራሱን ቢያገኘ ይችላል ማለት
1: ኤግዛክትሊ
0: ዩ ኖ እሱ ከፊት ሲሆን ኩኛ ደግሞ ቀድሞ ይጀምርበትን ቦታ ይገባል እና እንደዚህ አይነት የማያቋርጥ ብዙ ስልጣን የሚፈልግ ነው መግባባት
1: ግን ተዋህዶ ይሄ ኬሚስትሪ
0: ይሄን ሊሰራ ነው ያሰበው ማይክል ካርክ የሚመስለኝ እንደዛ ከመጣለ ጥሩ ሐሳብ ከመጣለ ከተዋህደ
1: ግን እየባከነ እንዳይመጣ
0: ማርክ ለማድረግ ያስቸግራል ለመከላከል እንደዚህ አይነት ሁሉ ግን ሸሽኮ ግን አው
1: አብራችሁን ስላላችሁ ከልብና መሰግናለን ማንቸስተር ዩናይትድ ግብ ጠባቂ እንደተለመደው ቤልጂየማዩ የ24 አመቱ ሴለመንስ ግብ ጠባቂ ነው በቀይ መስመር ላይ ዲያጎ ዳሎ ዛሬ ተመልሶ በቋሚ የቀይ መስመሩን ይዟል ግራ መስመሩን ደግሞ ፓትሪክ ዶርጉ የ21 አመቱ ዴኒሻዊ ይዞታል መሃል ላይ ያሉ ተከላካዮች ሴንተር ባኮቹ ሁለቱ ሃሪ ማጌርና ሊያንድሮ ማርቲኔዝ ናቸው አርጀንቲናው ማርቲኔዝ እና እንግሊዛዊ ማጌር የሁለት የመሃል ተከላካይ ሆኖ የማንቸስተር ዩናይትድን የተከላካይ መስመር ይመራሉ በ4-2-3-1 አሰላለፍ ነው ሁለቱ ተከላካይ አማካዮች ደግሞ ቲልማንስ እና ኮቢ ሜይኑ ናቸው ከፊት ያሉ ሁለቱ ተጫዋቾች ብሩኖ ፈርናንዴስ ቡሞ ራሽፎርድ እና ኩኛ ናቸው ስላለፉ የተመሰከረ ባለፉት ጊዜያቶች ያሉ ናቸው በማንቸስተር ሲቲ ዶናሩማ ግብ ጠባቂ ነው ኑኔዝ የቀይ መስመሩን ይመራል ግራ ጊቫርዲዮላ አለ መሃል ተከላካዮቹ ሁለቱ ሩበን ዲያዝ እና ማርክ ጌይ ናቸው በተከላካይ አንደርሰን ተመልሷል ከፈርናንዴስ ብሩኖ ፈርናንዴዝ እና ሁለቱ የተከላካይ አማካይ ስፍራ ተጫዋቾቹ በሚገርም ሁኔታ 116 ሚሊየን ፓውንድ የወጣበት ኤሊየት አንደርሰን እና 125 ሚሊየን ፓውንድ የወጣባቸው ኤንዞ ፈርናንዴዝ ናቸው ከነሱ ፊት ፊል ፋደን ሰመኔዮ እና ሪያን ሼርኪ ያሉ ሃላንድ ጎል ጨራሹ ጭራቅ ከፊት አለ
0: ሃላንድ ቨርስስ ማጓየር ፋደን ቨርስስ ዶርጉ ሰመኔዮ ቨርስስ ዳሎ ወይም ደግሞ ሰመኔዮ versus ዶርጉ
1: ይቀያይራሉ ይቀያይራሉ
0: መስ እነዚህ በጣም ወሳኝ የሆኑ ቦታዎች
1: አሉ። ባትል ፊልዱ ላይ
0: ሉክሾ ይላል ዶርጉን የተጠቀመው ለሉክሾ ሊያቢሊቲ ሊሆን ይችላል። እዚህ ጋር ቢሰለፍ ኖሮ የሲቲ የክንፍ ማጥቃት አደገኛ ስለሆነ አንድ ለአንድ 1v1 በቀጥታ ከፉልባኮቹ ጋር ስለሚገናኝ ማለት ነው። በሉክሾ አላመነም አየ ዶርጉን ያስገባው እዚህ ጋር ዶርጉን ተጠቀማለሁ ሲል ነበር አይደለ ሉክሾ ካልሆነ ካልቻለ ሲል ነበርና ዶርጉን ለሁለተኛ ጊዜ ነው ማይክል ካሪክ በፉልባክነት እየተጠቀመ ያለው። ባለፈው ሲዝን 3 ጊዜ አሰልፈታል 3 ጊዜ በክንፍ በግራ ክንፍ አጥቂነት ነው መስ አሁን ግን በዚህ ክረምት ይሄ ቦታ አልተጠናከረም ይሄ ቦታ ሳይጠናከር ነው ዩናይትድ ወደ ሲዝን የገባው ሲባል ቆይቷል። ለዚህ ጥያቄ መልስ ፓትሪክ ዶርጉን ተጠቀማለሁ የሚል ነው። እንግዲህ በትልቅ ጨዋታ ላይ ይሄው በሉክሾ ላይ እምነት የለም ማለት ነው። ቀጥታ ከዶርጉ ያ ዶርጉ ራሱ የዚህን ሌፍት ባክን ቦታ ምን ያህል ያቋል በደንብ ይፈተናል በደንብ ይፈተ በዚህ እሳት ውስጥ ወይ ነጥሮ ወርቆ ነው ይወጣል አለበለዚያ እንደ ጭድ ተበልቶ ይቀራል ነው ከሁለት አንዱ። ይሄንን ቦታ አሁን ይሄ ሌፍት ባክ ቦታ በደንብ ይዞ የሚፈተንበት ጨዋታ ይሆናል። ለምን የሲቲ ክንፍ አጥቂዎች አደገኞች ናቸው። አንድ ላንድ ካገኙ ፋደምበል ሴሜኒዮበል ሼርኪበል ከጥቅም ውጪ ነው የሚያርጉሃ እና ለአርሊን ሃላንድ የመጨረሻ ኳስ ለማቀረብ እነዚህ ተጫዋቾች የግድ ዶርጉን በቀኝ ዳሎን በግራ ማለፍ
1: መስሪ እንዶ ሃላንድን ጂን ሃላንድ አው ጎል ጨራሽ ነው ውድዋጋ ዝውሩ ተበት የመጣ ተጫዋች ነው ያለማችን የወደፊቱም ምርጡ አጥቂ እንደሆነ የሚያሳይ በሻምፒዮንሺፑ አሁንም ቢሆን ወደፊትም ቢሆን ወደፊትም ገና ይዞት የሚቀጥ መቀጠል የሚችል 26 አመቱ ልብበል ገና እስከ 30 አዘኝ ይሄ ያሁሉ ሰዓት እኮ ለሱ ፒክ ታይም ሆኖ ይቀጥላል። ልብበል በፕሪሚየር ሊጉ 100 ጎል ለመድረስ 110 ጨዋታ ብቻ እኮ ይፈጃል። ይሄ እኮ በጣም እንግዲህ ከዛ በፊት የነበሩትን እንዴት ሪከርዳቸውን ስብርብሩን እንዳወጣው በአውሮፓ ሻምፒዮንስ ሊግ በማንቸስተር ሲቲ በኩል በ40 ባልሞላ ጨዋታ 30 ውስጥ ይሄ ልጅ በጣም ጎበዝ ተጫዋች ግን ይሄ ልጅ ሲቲ ባይሆን ኖሮ አቅርቦቱ በጣም ወሳኝ ነው። የጋ ኔ ኬቨን ደብሬና ምናምን የነበሩ ሁሉም የሚሰጡት ተጫዋች ነው። አሁን ሼርኪም አለ ለሰሜኒዮ አለ ጭንቅላቱ ላይ እግሩ ላይ ነው የሚሰጡት። ባይሆን ኖሮ ይሄ ልጅ ግን እንደዛ ጎል ማስቆጠር ይችል ነበር።
0: አሁን ያ አጥቂ አይደለም እሱ አጥቂ አቅርቦት መስመር ይፈልጋል። ልክ እንዴት ነው ፊት መቼ ኃይል ነው ለሎጂስቲክ አቅርቦት ከሌለ ጥይት የሚያቀብለው
1: ያልቃል ጥይቱ
0: ምንም ጥቅም የለውም። ለክ ነይ ሃላንድ እንደዛ ነው ግን ሃላንድ ግን ካለፈው ሲዝን ወዲህ በብዙ ደግሞ መስል የቀድሞ ሃላንድ አይደለም። በታክቲኩ ረገድ የጨመራቸው ነገሮች አሉ። በመከላከል ላይ ተሳትፎ ቡድኑ በሚከላከል በኳስ ውጪ የሚሆንበት ጊዜ የቆመ ኳስ የማዘመት በሚመታበት ጊዜ ሊከላከል ወደ ኋላ ይመጣል ጥቃትን ያስጀምርና ይሮጣል ይለፋል ብቻ እንደዛ። መጀመሪያዎቹ አመታት ላይ የነበረው ሃላንድ እንደዛ ነበር እና አሁን እነ በርናርዶ ሲልቫ እነ ሮድሪ ሲወጡ እሱ ሊደርሺፕ ግሩፕ ውስጥ ገብቶ ወደ አምስቱ መሪ ተጫዋቾች ማለት ወደዛ ገባ። አሁን ወጣት ተጫዋቾችን የሚመክርበት ደረጃ ደርሷል። በፊት ሲመከር ቆይቷልና እንግዲህ
1: አመጋገብ የሚመክራቸው የሆድቃ ምግቦች ያሳያቸው በነካጁ አመጋገቡን የሚያሳያቸው
0: አመጋገብ ላይ ጥንቃቄው ልዩ ነው። እሱ ራሱ እኮ ሌላ አፍሪክ ሌላ ራሱን ሲጠብቅ በቃ እንደ ፕሮፌሽናል ማለት ነው። በበጉ በጣም የሚያስገርም ነው። በአመጋገብ የፊትነስ እንክብካቤ በራሱ ላይ ኢንቨስት ያደርጋል።
1: በጣም በጣም አሁን ደግሞ የዩቲዩብ ቻናልም ከፍቶ በባርብኪው ሲያደርግ ባክያርድ ጓሮ አላደም እና ፈሻ ቦታ ሲሰራ ምግብ ሲል ሁሉ
0: የተጫዋቾች ፋሽን ጀሬሚ ዶኩም አለ።
1: እሱ ልጄ ልጁ እድለኛ አይደለም የወለደው ልጅ ይኸው በሽተኛ ሆኖ እኮ ራሱ ዶኩ ከሜዳ ሄዶ ሊስም ልጁን ብሎ። አብራችሁን ስላላችሁ ከልብ እናመሰግናለን። የሁለቱ ቡድኖች ጨዋታ ሊጀመር ጥቂት ደቂቃዎች ብቻ ቀርተውታል። የስንቄ ባንክ የእንግሊዝ ፕሪሚየር ሊግ የ2026-27 ጨዋታዎች በቀጥታ ወደ እናንተ ስርጭት በትላንትና ሁለት ሲደርሱ ቆይቷል። በርካታ ጨዋታዎች ትላንትና ተደርገው ነበር። አስቶን ቪላ በሜዳው በኖቲንግሃም ፎረስት ኮተሸነፈ። ቪላ ፓርክ ላይ በርሚንግሃም ላይ የኡናይ ኤምሬዮ አስቶን ቪላ በኖቲንግሃም ፎረስት 2-1 ተሸንፏል። በርንማውዝ ከብሬንፎርድ በጣም ጥሩ ጨዋታ ነበር። 2-2 በሆናቻ ጥንቆራ ጨዋታ ከሚባሉት ቼልሲም እንደዚህ በነገራችን ላይ መንሱሪ ትላንትና ባለሜዳ ቡድኖች አላሸነፉም። ቪላ በሜዳው ተሸነፈ። በርንማውዝ አቻ ነው የወጣው ከብሬንፎርድ 2-2። ቼልሲ ከሃል ሲቲ 2-2 ነው የወጣው። ቼልሲም እየተመራ ነው። ፓላስ ጭራሽ በኢፕስዊች 3-2 ተሸነፈ። ሊቨርፑል በፉላም ጋር 0-0 ነው የወጣው። ስፐርስ ቶትናም ማለት ነው ከኤቨርተን 0-0 ነው የወጣው። ጭራሽ ሰንደርላንድ በአርሰናል 2-2 ነው የተሸነፈው። ትላንት 1-2-3-4-5-6-7 ጨዋታ ተከናውኑ። ባለሜዳ 7 ሜዳ ላይ ባለሜዳ ቡድን ሆን አድቫንቴጅ መውሰድ አልቻለም። አይገርምም? እነኚህ ጨዋታዎች ትላንትና ተካሂደው ነበር። ዛሬ ኮቨንተሪ ከብራይተን የሚያደርጉት ጨዋታ 89ኛው ደቂቃ ላይ ደርሷል። 4-0 ብራይተን። ብራይተን እኮ በመክፈቻውም አስቶን ቪላን 4-0 ነው ያሸነፈው። ዛሬም 4-0 ብራይተኖች ጥሩ እየሄደላቸው ነው የሚገኙት። የፋቢያን ሀርዘል የ33 ዓመቱ ጀርመና 33 ዓመቱ ነው ገና ወጣ። ጸጉሩ ግን ቅድም እንዳልከው መንሱሬ ትንሽ ንቅለ ተከላ የሚበል ባዶ ባዶ
3: አይ ሳይድ ያደረገ ነው ይመስሉ እንደ ንቅለ ተከላ።
1: መንሱሬ ድሮ እኮ ካሴ እየታስታውሳለ ላሽ በላው ይባላል። እስኪ በ25 ሳንቲም እሸው ይባላል። እና ባዶ ቦታውን ለማብቀል ታስታውሳለ።
3: ለምን 25 ሳንቲም ተመረጠ?
1: 25 ሳንቲም ነው
3: ለምን ተመረጠ? 25
4: አይ በወርቅ ነው መስ
3: ወርቅ ማታለው ለምን ይፈትጋል?
1: ታም ነው እኛ በሳንቲም ነው እኮ ያለ እንጂ
3: አምስቱ የተመረጠችው ቦታዋ ፊት ስለምታረግ ነው።
1: ቦታዋ ክብነት ልክነ በሷ ነው የሚታሸው ይባል ነበር።
0: ይሄው የ2026-27 ፕሪሚየር ሊግ ቅድመ ውድድር ዘመን ዝግጅት ወቅት ላይ ያኔ ነው እንደዚህ የታየው። ፋቢያን ሃርዝለ ጸጉር እንደዚህ
1: ምንድን ነው
0: እና ኢንተርኔት የሚወያየው ንቅለ ተከላ ነው በሚል የሚወያየው የተረጋገጠ ነገር ነው።
1: ግን ጥሩ ንቅለ ተከላ ያደረጉለት አይመስለኝም።
3: ቦጫጭቀውታል እኮ ቦጫጭቀውታል።
1: ሳሩ ከሜዳው ላይ ሲበላ ባይዘዌ ሉዊስ ደንክ ያስቆጠረውን ጎል አይታችሁታል? አራተኛው ከ25 ሜትር ርቀት ላይ 34 ዓመቱ የብራይተኑ ሉዊስ ደንክ አስቆጠረ። ለማንኛውም የክብር ስፖንሰሮቻችንን መልእክት አሹ አሰምቶን በቀጥታ ወደ ዩናይትድ እና ሲቲ 199ኛው የማንቹሪያን ደርቢ በሱፐር ሰንዴ ይከናወናል። ኪንግ ኦፍ ማንቸስተር ማን ነው? ከክብር ስፖንሰሮቻችን መልእክት በኋላ ተመልሰን እንመጣለን። በዩቲዩብ ቻናላችን ብስራት ኤፍኤም ላኩልን ግምታችሁን፣ ስጦታዎችን ወደ እናንተ እናደርሳለን። እንደውላለን። ስልካችሁንም አስቀምጡ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አዘንጉ። ከክብር ስፖንሰር መልእክት በኋላ አሸዋ ሰምቶን

0: ምክንያቱም ያ ልጅ ሲወጣ ምናምን
1: ሰዓት 6 7 ምናልባት ማንቸስተርን አቻ ካረገው አለበለዚያ ማንቸስተር በጎዶሎ ልጅ ለስምም ማያምሩ ነገሮች ናቸው እያየናቸው ምንገኝም በእውነት በሙሉ ልጅ ኮሚሽነፍ ይሻላል ደግሞ ለደጋፊም ሽሽቁ አይመችም። ለማንኛውም አሁን ሜኑ ዘርኪንስ ማርቲኔዝ ሳንድሮ ማርቲኔዝ ሚመታ ይመስላል በቀጥታ ሚመታ ይመስላል ለሜኑ ዶርጉ በግራ መስመር ላይ አታሎ ለማለፍ ጥረት አድርጎ ነበር።
2: ሲያኛውም ወደቀ የኛው ሲወድቅ ተገፍቶ ያኛውም ወደቀ።
1: ዘጠና ደቂቃ ስንት ደቂቃ? 8 6 5 ስንት ነው ሚቀየር ነው እንዴ ተጫዋች? በቃ አረንጓዴ ሚቀይር ማለት አንተ
0: ሌላ
1: አምስት ደቂቃ ያንሳል ነው። ሃሪ ማጌር እየተጋጨ ነው የሚገኘው ካልቢትሩ ጋር። እንዴት 5 ደቂቃ ታረጋለህ ነው? በባርም ሰዓቱ ሄዶ ነበር በ10 እየወደቁ ቡሞ ኩኛ ኩኛ
2: ኩኛ
1: ዘርኪስ ቡሞ
3: ሰጠውና እኮ ሸሽኮ እኮ ለዘርኪዚ ሰጠውና ዘርኪዚ ወደ ዋይድ ሲሮጥ እሱ ለቴስታ ነው ቦታ ያዘለት። ግን ኳሱን እንዴት አርቆ እንደላከበት
1: ብሩኖ ፈርናንዴስ ብሩኖ ማጂክ ረፈጠረ
3: ዘርኪዚ ጀርባውን ያ
2: አንዱ አለቀ። 4 ደቂቃ
1: አዎ አንዱ አለቀ። 4 ደቂቃ አራት ደቂቃ በጣም ነው የሚያሳዝነው። አንደኛ እንትን የላቸው ተነሳሽነት እኮ ነው የወረደው። አሁን ኳስ አይደለም ተነሳሽነት፣ የቁጥር ማነስ መብለጥ
3: ያሰልጣኝ ችግር
1: ምንም
3: እኔ የተቀየረ ዩናይትድ አላየሁም ከቀይ ካርዱ በፊትም በኋላ መሰለኝ። ሰዎች መቀያየር አይደለም ምንም ታክቲካሊ የተቀየረ ነገር አንድ ቦታ ነው ትንሽ ነገር አስፍተው እንደው ዲስአድቫንቴጅን
4: ለቀጣይ 3 ሰዓት ቢጫወቱም ምን ዩናይትድ ያገባል ብዬ አላስብም። ራሱ
1: ሌላ 260 ደቂቃ እንደዚህ ከሆነ አሁንም ነው እርም ዛሬ ቡድን ህልክ አይደለም።
3: እና የተጫዋቾችም ጥራት ልዩነትም አለ እዚህ ጋር። ሁለቱ ዋይድ ተጫዋቾች የሲቲ እንዴት ነገሮችን እንደተቆጣጠሩ ኢንጃይና ሴሜኒዮ
1: ዳሎ አሻማ ኦ ማይ ጎድነስ ሴንተር የሚደረግ ከቀኝ ከካታንጋ የተመታው ኳስ በክቡር ትሪቡን ይወጣል። ምን ማለት ነው? ምን ማለት ነው?
3: እዚህ ላይ የዶርጉ ኦቨርላፒንግ ብቃት ዩናይትድ
1: በሁለት ኢላማውን የጠበቀ ዩናይትድ
3: 11-11 ሆነው 1-0 ቢሸንፍ
1: እሱ ነው እኮ
3: ይሻላል። ለማይክል ካሪካን የበለጠ ጫና ውስጥ ነው የሚገባው መሰለኝ።
1: የበለጠ
3: ከወዲሁ ዘንድሮ ከወዲሁ ጥርጣሬዎች አልቋል። ጥርጣሬዎች መጥቶበታል። አሁን ትንሽ ያስተነፈሰው እኮ ይሄ የአዘርባጃን ቡድን ነው።
1: ኤልሲቲን ሲሸነፍ በጣም ተቃውሞ የምን ማድረጉ ነው ሜኑስ ቢሆን
3: እና አምና ደግሞ ከትልልቅ ቡድኖች ጋር ነበረ የተሻለ ዩናይትድን ያየ ነው በካሪክ ሰሩ። አሁን ያ የለም። የአምና ትልቁ ጥንካሬ አሁን የለም። በዚህ ላይ ከሁሉ በላይ የሚያሳጣ በቁጥር አንሰው ረጅም ደቂቃ ነው
1: 23ኛው ደቂቃ ረፍት በፊት
3: የጨዋታው 3/4 በጎዶሎ ማለት ነው ሲቲ የገጠመው
1: 23ኛው ደቂቃ ላይ አለቀ ጨዋታ። 94ኛው ደቂቃ ላይ ደርሰናል። 1 ደቂቃ
3: ኢቭን ለቤንጃሚን ሼሽኮ እንኳን ደና ክሮስ የሚያወጡ ፉልባኮች የሉም ግራና ቀኝ።
1: ለማንኛውም ጨዋታው የዩናይትድ ደጋፊዎችን ያቸው
3: እውነታቸው ነው።
1: እኚህ ሴት ደግሞ ያቸው
3: እንቆቅልሽ ገባ። ዓመት ዓመት በጣም ተራዘመሽ ትራንዚሽን
1: ተራዘመ በጣም። ግን ሁሉም ባሉበት የግሌዘር ቤተሰቦችን ባሉበት ራትክሊፍም ባሉበት ነው ነገሮች እየሄዱ ያሉትና እውነቴን ነው ለአንዳንድ ጊዜ

0: ቢሉ እነሱ ነው የሚሰማቸው። ብሩኖ ቡሙ ወጣ
1: ይሄ ጥሩ ድል ነበር። 94ኛ ደቂቃ ከ20 ሰከንድ ላይ ብሩኖ ፈጠረ። አይ ቲንክ ከጨዋታው እጪ ነው ይላል።
0: የሃላንድ ጎል እንኳን ጸድቋል በማን ጋገባ በኋላ ነው መከራከር ደግሞ።
1: አይ እሱ
0: አው የማዘን ምትውል እኮ አግኝቷል። ሰው እኮ ቢሆን ጸድቋል። ጎል ቢሆን ጸድቋል አልነበረም።
1: ደግሞ ሃሪ ማጓየርም ልክ አይደለም። አሁን
2: በልክ ነው አሁን እሱ ያለው በቁጣ
3: ቢጫ ስላየ
1: አርቢትሩ ፊት ሊሳንድሮ ማርቲኔዝ ይገፈትራል።
0: አሁን ጨዋታው የማዘን ምቱ ተፈቅዷል። የመጨረሻ ማዘን ምት ነው የመጨረሻ 95ኛው ደቂቃ ላይ የመጨረሻ የማዘን ምት ነው።
1: እኔ ሚክስድ ማርሻል አርት መሰለኝ ጎልማል ስክራምብል በማዘን ምት ጊዜ
0: አለቀ ሰዓቱ። ዩናይትድ ተሸነፈ። አሳዛኝ ደግሞ አስቀያሚ አሳዛኝ
2: ተሸናነፈ።
1: አይ መሲ ሊያሳዝን አይችልም ማለት መብለጥ አልቻለም፣ ኤክስፕሎይት ማድረግ አልቻለም የተጋጣሚውን ደካማ ጎል። አሳዛኝ ተሸናፊ የምትለው እኮ በልጦ አስጨንቆ ድለቢ ሲሆን ነው።
0: እሺ አሳፋሪ አሳዛኝ በእውነት በጣም ያናደድ። አለቀ ተሸነፈ። ዩናይትድ ተሸነፈ።
1: ደርቢ መሲ የማንቸስተር ደርቢ በኦልድ ትራፎርድ ላይ ሲቲ ጎዶሎ ልጅ 3/4 የጨዋታ ክፍለ ጊዜ በ10 ተጫዋች ገጥሞ ሲቲ ዩናይትድ እንደዚህ በሚመች አጋጣሚ አግኝቶ አያውቅም ሲቲን ለማሸነፍ እንደዚህ ባለ
0: ሁኔታ።
1: እንዴ እውነታቸው ነው። አዌይ ነው መሲ። እንደገና ደግሞ የከተማውን ነገር ያውቃሉ። ይሄ ደርቢ ስሜት አምናኩ የተሸነፉበት አንድ ጨዋታ ነው።
0: ማሪስካ ደስታቸው
1: እና ደግሞ ተፈትነዋል ለራሳቸው። በሲቲ ፖይንት ኦፍ ቪው ካየው ደግሞ 10 ሆኖ 3ኛው ደቂቃ በኋላ ለነሱ ደግሞ በአንድ ነጥብ ራሱ አቻውተው እንኳን ጨዋታውን ቢያጠናቅቁ ለነሱ መጥፎ አይደለም። አሁን ነው መሰለኝ ግን አሸንፈው ነው የወጡት።
0: እኔ እኮ አቻውን ነው በረ እንጂ አሸንፋል በፍጹም።
1: እና ዘ ዌይ ዴይ ማኔጅት እንዴት ነው ማኔጅ ያደረጉት ሁኔታው ሲቲዎችን ማድነቅ አለብን።
0: የገባው ስንተኛው ደቂቃ ነው ሃላንድ ያስቆጠረው? 60 ደቂቃ 30 ግማሽ ሰዓት እኮ አለ ከዛ በኋላ ሁሉ ተጠቅሞ
1: ለዩናይትድ
0: ምንም አሰቃቂ የምትለው በድጋሚ ሊያነሱት የማይገባ የደርቢ ጨዋታ በእውነት በጣም ጉዳት።
1: እና እንደዚህ ያሉ ጨዋታዎች ደግሞ መሰለኝ በሲዝኑ ላይ ያለውን ናሬቲቭ ይቀይሩበታል። አሁን ይኸው ሲዝኑ ተጀመረ፣ በሃል ሲቲ ተፈተነ፣ በሃል ሲቲ ተሸነፈ። ነገር ግን የጨዋታ የሲዝን መጀመሪያ ነው ተብሎ ማንቸስተር ዩናይትድ ማይክል ካሪክ የበለጠ ጊዜ ይሰጠዋል ሌሎች ጨዋታዎችን እንተባለ። ግን ይሄ ጨዋታ አሁን የሲዝኑ አንዱ የመጀመሪያ ጨዋታ የመጀመሪያ ደርቢ ነው። እና ደርቢ ኢዝ ደርቢ። እና 11-11 ሆነው ሲቲ የቀድሞ አይነት ሲቲ ሆኖ እንደዛ ቢሆን ኖሮ ማንም አይገረም። ግን ይሄ ግን ለዩናይትድ ፔንፉል ነው። ፔንፉል ሽንፈት ነው። ለማይክል ካሪክ ብዙ ክሬዲት የሚያሳጣ ነው። ተፈትኖም እንዴት ነው ሁኔታዎችን የተጋጣሚን ደካማ ጎን እንዴት ነው መጠቀም ያለበት እሱ ላይም እንዳልቻለ ያሳየ። ምንም የተለየ የበላይነት አላሳየም። ከዛ በኋላ ሁሉ ነገር የሚሽከረከረው በቀይ ካርዱ ዙሪያ ነው። ሁሉ ነገር የሚሽከረከረው ቀይ ካርዱ ጥሩ አጋጣሚ ሆኖ ግን ምንም አጋጣሚ እንዲሁ እንደ ቀይ ካርድ አለ ተባለ እንጂ
0: የሲቲ ተጫዋቾች ምን ያህል ደስታቸውን እየገለጹ እንዴት ባለ ደስታ ሃላንድ በሙሉ በምን አይነት ደስታ ላይ እንዳሉ
1: ለነሱማ ፈተናውን እኮ ነው
2: በድሌቱ
1: ከቅድ በላይ በማምረት እንላለን የጨረሱት። እንዴ አቻ ውጤት ይኸው አላፈገፈጉ መሴ ጥቅጥቅ ብሎ ወደኋላ ተሰብስበው በ4-4-1 በዲፕ ዲፌንዲንግ አልጨረሱ ዩናይትድን እንዲያውም ተጋፈጡት። እየወጡ ነው የተጫወቱት። ላይናቸውን ወደ ላይ እየገፉ ነው የተጫወቱት። ሁለት ዊንገሮቻቸውን ግራና ቀኝ አድርገው አስፍተው እነርሱ ኳሱን ሆልድ እንዲያደርጉላቸው አድርገው በተቻለ መጠን ለሃላንድ ክሮስ እንዲደረግ አደረጉ። መሐከል ላይ ያሉት ደግሞ ሁለቱ አማካዮች በጣም የነሱ ዳይናሚዝም ጥሩ ስለሆነ የኤሊየት አንደርሰን እና ኤንዞ ፈርናንዴዝ ራያን ሸርኪ 10 ቁጥሩ ባይኖርም ከሳጥን እስከ ሳጥን ያለውን እንዳስፈልጋግነቱ በደም ማኔጅ አድርገውታል ልዩነቱ እንዳይሰፋ ማለት ነው እንጂ ረፍት ላይ ሸርኪን የመቀየራቸው ነገር በጣም ያዋጣ ትክክለኛ ቅያሪ ነበር ለኤንዞ ማሬስካ እና ጨዋታውን ወደ ክንፍ ወሰዱት ወደ ክንፍ ወሰድ የነበረበት የበለጠ ዩናይትድ ነበር ማስፋት የነበረበት መስል እነርሱ ግን እንዳይበታተኑ ሆነው እንዲጫወቱ ፈቀዱላቸው እንዳያፈገፍጉ ፈቀዱላቸው ሶ ምንድን ነው የምጠብቀው ከዚህ ምንም ጨዋታውን ማይክል ካሪክ ማኔጅ አላደረገው ሁኔታውን ማለት እና ስለዚህ አሁን የሲዝን መጨረሻ አካባቢ ያለው ውጤት አይመስልም ይሄ የሲቲዎች ደስታ መስል ሁኔታውን ነው የሚነግረው ይሄ እኮ ይሄ ሲዝን መጀመሪያ ነው ገና ምንም ምንድን ነው መልክ ያልያዘበት ሰዓት ነው ግን አሁን የሚመስለው ግን ከሆነ ከአርሰናል ጋር በለው ወይ ከሆነ ክለብ ጋር ለሰንጠረዡ አናት ደረጃ ይሄን ጨዋታ ብናሸንፍ አንደኛ እንሆናለን የሚል እንደዛ አይነት ደስታ ነው የፈጠረላቸው ያንን ያገኙ ነው የሚመስሉትና በደንብ ነው ማኔጅ ያደረጉት እንዳልኩ ቅድም ደግሞ የዩናይትድን ሞመንተም ሲቆራርጡት ነው ሲቲዎች አንዴ ኤንዞ ፈርናንዴዝ ሁለቴ ሶስቴ ይወደቀ ካርድም አይቶ ተቀይሮ እንዲወጣ ተገዶ ብቻ መስዋዕትነት ከፍሏል አይ ሲሙሌት አርገሃልም ተብሎ ለታታለለው አው ግን ሞመንተም እንዳያገኝ ማንቸስተር ዩናይትድ ያባውን ቶሎ በማጥቃት ሂደቱ ስትገባ ሞራልህ ይነሳሳል አይደለ በቃ አሁን ማስቆጥራለሁ ትላለህ ማስቆጥር ድል ከፍ ይያለ ይመጣል ያ እንዳይሆን ግን ጨዋታውን ሲቆርጡት ሲያደነቃቅፉት ቆዩ በመጨረሻ 3 ነጥብና 1 ንጹህ ጎል ይዘው ከኦልትራፎርድ ተመለሱ
4: ይሄ ተሸነፈ
1: ይሄ ትልቅ ስኬት ነው መሰለኝ በጣም ለሲቲዎች ትልቅ ውጤት
4: በጣም
1: ለዩናይትድ ግን በጣም አሳሳቢ ነው ከዚህ በኋላም እንደዚህ ያሉ ሁኔታዎች የምንድነው ኢንጌም ማኔጅመንቱ ካሪክ ወዴት ነው ያለው ዘግይቶ ነው ውሳኔ የሚሰጠው ተጫዋቾች የሚቀየሩ ሲቀየሩም ደግሞ ቅያሪዎች ወዲያውን ውጤት ሲያመጡ አታይም የሆነ ታክቲካል ለውጦች አታይም ተመሳሳይነት ነው ያለው ቀይ ካርዱ ከወጣ በኋላ ባሉት ደቂቃዎችና ጨዋታው ሲጠናቀቅ ያለው ደቂቃዎች ተመሳሳይ እንዴ ምንም ልዩነት
4: የለም 60 ደቂቃ ላይ ነው ጎሉ የተቆጠረበት ስለዚህ በቂ ሰዓት አለ ለመነሳሳት ግን ጭራሽም ሁለተኛው ጎል ሲቲዎች ሊያገቡ ነው የጣሩ የነበሩት እና ለምን ምንድነው መነሳሳት የደከሙ ተጫዋቾች በአግባቡ የሚቀይሩበት አይሄደት በጣም ከባድ ነው አርሰናል 12 ነጥብና 7 ንጹህ ጎል ሲቲ 12 ነጥብ እኩልና 6
1: የተነጠሉ ነው አርሰናልና ሲቲ አሁን ተነጥለው እየወጡ ነው አርሰናል በ7 ጎል ልዩነት የጎል ክፍያ ነው እንግዲህ አንደኛ የሆነው ያኮብ ኢንትሪ 0 ነጥብ
4: 0 ነጥብና 10 ጎል ዳላ
1: 10 ገና አካውኑ ባራት
4: ጨዋታ 1 ነጥብ 6 ጎል ዳ ፉልሃም 1 ነጥብ 3 ጎል ዳ
1: ዩናይትድ 13ኛ
3: አስቶን ቪላ ያሳዘነ
4: ስፐርስ በሁለት ነጥብና በአምስት ጎል ዳ ስፐርስም ጎል እንኳን አስቆጠረም እስካሁን ሪሊ ለዩናይትድ ካሲ
3: የሚከተለው ሳምንት ደግሞ እርስ በርስ ነው የሚጫወቱት መሰለኝ
4: ማለማ
3: ቶትናም እና አስቶን ቪላ
1: አስቶን ቪላ የዛሬ አመትም በተመሳሳይ ነው የጀመረው
4: አምስት ጨዋታ
1: ያሳጠኛ ነበር በዚህ ሰዓት
4: ነው የሚባረራሉ
1: በኋላ ግን የዩሮፓ ሊግ አሸናፊ የቻምፒየንስ ሊግ ተሳታፊ ሆኖ ጨረሰ ሲዝኑ ግን ደግሞ እውነታው ይለያያል ያስቶን ቪላ መስ አምና የነበሩት ልጆች ሁሉ ለዛ ተልቆቹ የሉም ዘንድሮ አዲስ ቡድን ግንባታ ላይ ነው ያሉት ኤምሪ ኤኒዌይ የዩናይትድ ግን የሲዝኑ ማጠናቀቂያ ላይ የነበረው ያ ተነሳሽነት ፈጽሞ ከላያቸው ላይ በኖ እንደጠፋ ነው ያየን ያለ
4: ግን ደግሞ ባቸኳይ አንድ ነገር አንድ መፍትሄ ይፈልጋል አሁን
1: ምን አይነት ነው የሚያስፈልገው መስል አርሊ ሲዝን ነው እንደገና አሰልጣኝ ስንብት ካሁን የሚሆን ነገር አይደለም
4: ግን ደግሞ አሰልጣኝ ስለፈልግ ብትል ማን አለ አሁን ትልቆቹ አሰልጣኞች
1: ያው ደግሞ ኦሌ ገነር ሶልሻር ያመጡ አይሁን ውሃ ቅዳ ውሃ መልስ ነገር እየሆነ ነው አሁን ደግሞ እኔ አሁንም መስል በአንድ አቋም ያሁን እንደጸናው ነው ባለፈው ሲዝን ማጠናቀቂያ ላይ ካሪክ በዩናይትድ መልበሻ ቤት ትሬኒንግ ሜዳ በኦልትራፎርድ አካባቢ የፈጠረውን የመለሰውን ኮንፊደንስ አይተ ኮንትራክቱን ቋሚ አለማድረግ እንደ አለቃ እንደ ዩናይትድ ሰዎች ስተት ነበር ብዬ መናገር አልችል። ያ ነገር አሳስቷቸዋል። አሁን እንደምናየው ከሆነ ነገሮች በጣም ቀዝቅዘው ነው የጀመሩት። እንደዚህ አይነት ጨዋታዎች ላይም እንዶ መጋል መሞቅ ሲገባቸው የሆነ ማጂክ ይፈልጋል እንዲህ አይነት ጨዋታ አይደል? እዚህ ላይ ነው ራስን የምታሳዩ። በተለይ እንዲህ አይነት ኦፖርቹኒቲ ስታገኝ ደግሞ ግን ካሪ ግን ምንም ጨዋታውን ማኔጅ የሚያደርግበት መንገድ ከጁ እንደወጣ ነው የምንረዳው። እና ኦልድ ትራፎርድ አሁንም ከዚህ ከማይመች ሁኔታ ውስጥ ተመንጭቆ አልወጣም። መሲ ባለፈው ሲዝን ማጠናቀቂያ አካባቢ የሆኑ ተስፋዎች ነበሩ። የሁሉም ጥያቄ አይ ቋሚ ሲሆን ላይሆን ይችላል የሚል ነው። yes ትክክል ነው ጥያቄው የሆነ የሚያየነው ይሄ ነው። ግን ደግሞ በዛ ሰዓት ላይ እንዴት ነው ለካሪ ኮንትራክት አለማራዘም
4: ባትሰጠው ደግሞ እንዲህ ያድርሱት ቡድኑ አውጥተው ጥለውት ይሄንን አመጡብን ይሄው
1: ይባላል ሌላ የሚመጣው አሰልጣኝ እና ደግሞ የትኛው ማሰልጣኝ ኬርቴከር ሆኖ እስቲ ቆይ ሊህ ብለው ካሰብከው በላይ ውጤት ካመጣል ወደ ቻምፒየንስ ሊግ ከመለሰው ማንቸስተር ዩናይትድን አስብ። ሲዞ ስንተኛ ደረጃ ላይ ነበር አንኮታክቶት ሩበን አሞሪም እና ወደ ቻምፒየንስ ሊግ የመለሰን አሰልጣኝ ሪዋርድ ታደርጋለህ፣ ሽልማት ትሰጣለህ። ሽልማቱ ኮንትራቱን ቋሚ ማድረግ ነው። እና እዛ ላይ አይ ቲንክ ማድረግ ያለባቸውን ያደረጉት። ግን ያ ውሳኔ ደግሞ ይኸው እንዲህ ያለ እውነታን አስከትሏል። አሁን እና ለዩናይትድ ውሃ ቅዳዋ መልስ ነገር የሆነው ይሄ ነው መሲ። አሁን በቃ አሁንም እንደገና ይኸው አሰልጣኝ ቋሚ ሲሆን ውጤት እንደገና ያሽቆለቁላል። ስለዚህ አዎ ነገ አነስ ያሉ ተጋጣሚዎችን ብታሸንፍ አይወራልህም። ይሄንን ጨዋታ ብታሸንፍ ነው የበለጣ ሞራልን ያነቃቃው። ይሄ የበለጠ ሞራልን የሚገድል
4: የማንን ስሜት አነሳሳ መሰለህ? የሲቲ ተጫዋቾች እንዴት እንደሆኑ እንዴት ደስታቸው እንደገለጹ።
1: አዎ እነሱ እኮ መሰል ሁለት አይነት በሁለት ግንባር ነው እየተፋለሙ ያለው። አንደኛው የደርቢ ፍልሚያ ያለባቸው ሁኔታዎች አሁን ያወራናቸው ሁኔታዎች አሉ። ሁኔታዎች ፈታኝ ሆኖ አሸንፈው በዛ ሊደሰታል። ሁለተኛው ደግሞ አርሰናልን ጥራውን መከተል አለባቸው። ጥላ በጥላ መከታተል አለባቸው። ተነጥሎ ከወጣባቸው በኋላ ሊይዙት አይችሉም። በኋላ ማለት እሱም ማለት 12 ነጥብ 12 ነጥብ ይሄንን ጨዋታ ማሸነፍ የሚያስደስተው ደርቢውን ማሸነፍ ብቻ ሳይሆን ከመሪው ጋር እኩል ተነጥሎ ለመውጣት ራናዌ ሊደር ለመሆን ከአርሰናል ጋር እድላቸውን ጠብቀዋል። አሁን ገባ ነው ሲዝኑን አጀማመር ሞመንተማቸውን በአግባቡ አሁን አሳክተዋል ማለት ነው። እና እንደዚህ አይነት ሁለት አይነት አድቫንቴጅ ይዘው ነው አሁን እነሱ ውጤቱን የፈለጉት የነበረው በሁለቱም ተሳካለ።
4: ደጋፊው በመጀመሪያው ከሄል ሲቲ ጋር ቅድም እንዳልከው ነው መንሱሪ ገና ነው እንደ ፕሪ ሲዝን ያላለቀ ጨዋታ እንውሰደው ተብሎ ሁለት ለባዶ ከታች በመጣው ቡድን ሲሸነፍ የዛሬን ያህል መከፋትና ቅሬታ ነው። ዛሬ ግን ጉሉሉጅ ነው ደርቢ ነው ሜዳው ኦልድ ትራፎርድ ነው።
1: ሲዝን ይወል መስ ሲዝንን ደካማ ሆነ ጀመርክ ማለት የግድ ደካማ ሆነ ትጨርሳለህ ማለት አይደለም። ግን ምን መሰለ ልምድ ይጠይቃል። ያሰልጣኝነት በቃ ደረጃ ልምድ ይጠይቃል። ያንን ለማድረግ አሁን ነው ቀደም እናልን አስቶን ቪላ የዛሬ አመትም 18ኛ ነበር በዚህ ሰዓት ሲዝኑን ሲያጠናቅቅ የቻምፒየንስ ሊግ ተሳታፊ ቻምፒየንስ ሊግ ስፖርትን ይዞ ጨረሰ። የዩሮፓ ሊግ አሸናፊ ሆኖ ጨረሰ። ማን ነው ኡናይ ኤምሪ? ለዩሮፓ ሊግ ለኤምሪ አዲስ ነገር አይደለም። ቻምፒየንስ ሊግን ማሳለፈም በአስቶን ቪላ አዲስ ነገራቸው አይደለም። ግን ደግሞ ቀደም ባለው ሲዝን አተውት ነበር መልሶ አግኝተው አየ እንዲህ አይነት አሰልጣኝ ይጠይቃል። አሁን ካሪክ ይሄንን ማድረግ ይችላል ወይ? ቡድኑ እንዲያንሰራራ ማድረግ ይችላል? ስብስቡ የተሟላ አይደል? ስብስቡ ጉድለቶች አሉበት። ዛሬ ያ ጉድለት አልጎዳውም ወይ ዩናይትድ? እና አሰልጣኙ ካሪክ በጸጋ የተቀበለው የትራንስፈር ዊንዶ ላይ የነበረው የዩናይትድ ደካማ የሆነ የገበያ እንቅስቃሴ አንድ ዲፓርትመንት ላይ ችምችም ብሎ እዛ ላይ ኢንቨስት የማድረግ አማካይ ክፍሉን የማጠናከር ግራው ፊት ግራው ኋላ ባሉኝ ተጫዋቾች ልቀጥል አይነት ይሄ ውሳኔ። አሁን የዩናይትድ ፉልባኮች ምንድን ነው የሰሩት? ይሄ በክንፍ በኩል ደጋግመ ማጥቃት በሚገባ እንዲህ ባለው ሁኔታ በጣም ሬርሊ ነው ያየናል። ቢሄዱም ወደ ላይ ደና ክሮስ አይወጡም። ዶርጉ በግራ በኩል ዳሉ በቀኝ በኩል እና ክሮስ ይፈልጋል ሸሽኮን ካስገባ ልጁ ቴስታ ይፈልጋል መስ ኳስ ሰጥቶ እኮ ወደ መሃል ቴስታ ሊሻማ እኮ ቦታ ሲይዝ እኮ አይተነው እና ቴስታ አስቆጥሯል ደግሞ አይደለ ከኤቨርተን ጋር አስቆጥሯል ቴስታ አይደለ ሰሞኑን ራሱ እና ምንም ሰፕላይ ላይን የለውም ወይ ከመሐከል ላይ ሱፓስ የለ የበለጠ ግን ልጁ ዘለግ ያለ ስለሆነ ያየር ላይ ብቃቱ ጥሩ ስለሆነ ግራ ቀኝ ሰፕላይ ይፈልጋል የለም ያ ነገር እና በዚህ ላይ አርጀንሲ ይፈልጋል መስ አይደለ አንተ ብለሃል 60 ደቂቃ ላይ ጎል ተቆጠረ ሰዓት በገፋ ቁጥር የነበረው ጥድፊያ አቻ ለመሆን የነበረ ተነሳሽነት ነበር ወይ አልነበረም አይ ያንን ሴንስ ኦፍ አርጀንሲ ኢቭን እጃቸው ላይ የለም በቃ ምንድነው አሰልጣኝ ማድረግ ያለበት እዚህ ጋር ደጁን ማሽከርከር እኮ አለበት ፍጠን ማለት አለበት
4: ራሱ የወለቀ ነው ምስሌ ነው ሰዓቱ ብቻ ያሳየ
1: እና ብቻ ብዙ ድክመቶች አይተናል በዩናይትድ በኩል ለሲቲዎች ግን መስ ቀናቸው ደርቢ ነው በቃ አለ
4: እኔ ደግሞ ትልቅ መነሳሻ ነው ትልቅ እንዴት አይነት ደስታ አገላለጻቸው
1: አንዴ 100% ሪከርዳቸው ነው 100% ጉዟቸው ነው ሲዝኑን በዚህ ሞመንተም መጀመር መስ ባሰልጣኝ ነው ተጫዋቾችም ገስታቸው ላይ ቁልፍ ተመልከት ሮድሪን እና በርናርዶ ሲልቫን የመሳሰሉ ተጫዋቾችን አጥተ እና ጆንስቶንስንም ጨምር ከፈለክ ግን እነዛው ትልልቁ አንጫዎችን ያሸነፉ ተጫዋቾችን አጥተ በዚህ ዊንዶ ተጫዋቾች የመሃል ሜዳን አጠናክረ አምጥተ ለነገው ወርዝ የሚያርግ ኢንቨስትመንት ነው ኤንጃይም ዛሬ ጥሩ ሲጫወት ነበር ተቀይሮ ቆጣ ማለት አዎ እና ምንም ቢሆን ጥሩ ተጫዋቾች ገዛህ ማለት ደግሞ የግዴታ የቡድን ውህደት ባንዴ ይመጣል ማለት አይደለም አዎ ለማሸነፍ ተከታታይ ጨዋታዎችን ለማሸነፍ ዝግጁ ላትሆን ትችላለህ ግን they did it ሲቲዎች እና እንደ ቻምፒየንስ ሊግ ፍጻሜ ቢጨፍሩም አይገርምም
4: ኢንስትራክተር ዳንግነቱን እንኒ አንዶ አጠራከ
2: አይ ምን የሚበዛም ነገር የለውም ምክንያቱም ግልጽ ነው ቀይ ካርድ አሰጣጣቸው ሁላችንም የሚያየነው ነው ከዛ በፊት ግን ቀይ ካርድ ለተሰጠው ልጅ ያው ቀይ ካርድ ሲገባው ላልተሰጠው ግን ደግሞ ቢጫ ካርድ ያስፈልገው ነበር እሱ ለቡርኖ ያስፈልገው ነበር አንዴ ፈርናንዴዝ ነው
1: አዎ
2: ቡርኖ ያስፈልገው
4: ነበር ግን ወስጠት
2: አዎ እሱን አልሰጡም ያው የበረታው ኃይለኛው እርግጫ ነበር ለጨዋታው ብቻ ነው ለቴክኒክ ጥፋቱ ነው ቁጣት ሰጥተው የተነበረው እሱ ላይ ነው ትንሽ ቅር ያለኝ ሌላው ይሄ ተደጋግሞ ኳስን መንካት የጨዋታውን ውበት መቀነስ ብቻ ሳይሆን የኳሱን ተጠቃሚነት ያለውንም ቡድን ቅስም የሚሰብር ይሆናል ያም ምክንያቱም አገኘው ብሎ እየተጫወተ ያለ አንተ ነክተ ስታቆምበት የማጥቃት እድሉንም አብሮ ያበላሻል እና ተስፋውንም ያጨልማል እና እንዴ በሚሆንበት ሰዓት እርግጥ ህጉ ዞሮ ዞሮ ዳኛው ከነካ በማሻማት ማለትም ኳስ በመጣል ያስጀምራል ነው የሚለውና ለያዘው ቡድን ኳሱን ይጠቀም ፖሰስ አጎት ለነበረው ቡድን ይሰጣል ስለሚል ህጋት ተረጓጎጉ ላይ ጥፋት የለም ግን እንደ ሞራል እንደ አጥቂ ያጠቃለሁ እያለ ወይም ለጓደኛ ይሰጣለሁ እያለ እዛ ገብቶ ጣልቃ ዳኛ ሲገባና ሲያስቆመው ትንሽ እንትኖቹን ይቀንሳል ማለት ምዛቤ ነው የወሰድኩት በተረፈ ሌሎች ውሳኔዎችን አሰጣጣቸው የጨዋታ ክትትላቸው ጌም ማኔጅመንት ምንላቸው እነዚህ ሁሉ ጥሩ አሳይተውናልና ከቅር ያሉኝ ነጥቦች ባልቀንስ ከሰጠኋቸው ነጥብ የተሻለ ያገኙ ነበር ስለዚህ 8.2 ነው የሰጠኋቸው
4: 8 የጨዋታው ክብደት ስላለ
2: አዎ በጣም
4: 8.2 ካሲር እንጠቅልለው
3: አዎ መሲ ትልቅ ፉክክር የታየበትና ማንቸስተር ዩናይትድ እድሉን ያልተጠቀመ በተቃራኒው ግን ማንቸስተር ሲቲ አድቫንቴጅ ሳይኖረው ግን አድቫንቴጅ ወሰደበት ጨዋታ ነውና ይሄ መብለጡን በጉልህ ያሳያል ማንቸስተርም ደግሞ መበለጡንም በጉልህ ታይቷል እንጂ ይሄ ጨዋታ ከነበረው እንቅስቃሴ አንጻርና ከነበረው የተጫዋቾች መውጣትና ቅጣት አንጻር ማንቸስተር ዩናይትድ ማሸነፍ ነበረበት። ባያሸንፍ እንኳን አቻ መውጣት ነው የነበረበት ጨዋታ ነበርና ስለዚህ ትልቁን ጥቅም ወይም አድቫንቴጅ ወሰደው ማንቸስተር ዩናይትድ ነው። ማንቸስተር ሲቲ ነው። ማንቸስተር ሲቲ አሁንም ከወዲሁ ለዋንጫ ፉክክር አልሸነፍም የሚለውን ከዚህ በፊት የነበረውን ታሪኩን እያመጣና ለአርሰናል የቅርብ ተፎካካሪ ሆኖ ለመቀጠል ያለመ አይነት ምስረታና እንቅስቃሴ ነው ያለው ብሎ መውሰድ ይቻላል። ኦፍ ኮርስ አራት ጨዋታ ነው። ወደ በኋላ የሚፈጠረው ነገር አይታወቅም። አሁን ልክ እንደ ፎደን ሁሉ ሌላም ተጫዋች ከሌላ ቡድንም ሊወጣ ይችላል። አድቫንቴጅ ግን ይህንን ጨዋታ በተመለከተ ግን ተጫዋችም ወጥቶበት ይህንን ውጤት ይዞ መምጣቱ ትልቅ ውጤት ነው ብዬ ነው የማይወስደው እኔ።
4: ለሲቲ በጣም በጣም ጥሩ ውጤት ነው። ለዩናይትድ ግን እጅግ የሚያስቆይ ጭና የቤት ስራ ጥሎ የሚያል የቤት ስራ
1: የውይይት ነጥብ እና የቤት ስራ
4: የውይይት ነጥብ ሄድላይን አለ ኤንድ የቤት ስራ ለምን መሰለ መሰራት አለባቸው። አንዳንድ የቤት ስራዎች ከእውቀት ከልማት ጋር አይይዝ ካልሰራ በጣም ከባድ ነው። የክብር ስፖንሰሮቻችን አብሯችሁ ቆይታ ያደርጋሉ። ስንቄ ባንክ፣ ኦንላይን ኤነርጂ፣ አንበሳ ጫማ ከት ኩባንያውን፣ ፋሲል ቀለም፣ ሶሲ ስበያ፣ ፕሬዲተር ኤነርጂ መጠጥ ነው፣ ዊኬር ላይት፣ ራይኖ ኬብል፣ ኒው ፍላወር ፎም እና ተክለ ሃይማኖት ጠቅላላ ሆስፒታል። መልክቶቻቸውን እኛ ስቱዲዮን ለቀን ስንወጣ እሺ ወደ እናንተ ያደርሳላቸዋል። ለነበረን ቆይታ ከልብ እናመሰግናለን። የ199ኛው ማንቹሪያን ደርቢ በማንቸስተር ሲቲ 1-0 አሸናፊነት እስካሁን ስትከታተሉ በቆያችሁት አይነት መልኩ ለማንቸስተር ዩናይትድ እጅግ አሳዛኝ ሆኖ ለሲቲዎች ደግሞ 23ኛው ደቂቃ ላይ ተጫዋች ወጥቶባቸው በአንድ ተጫዋች ጎዶሎ ተጫውተው 1-0 አሸንፈው 3 ሙሉ ነጥብ ይዘው መውጣታቸው ያውም በደርቢ ጨዋታ ያውም ከሜዳቸው ውጪ ጨዋይ ጎረቤቶች ተብለው በሚጠሯቸው በዩናይትድ ደጋፊዎች ፊት ኦልድ ትራፎርድ ላይ 74,000 ተመልካች ፊት ተሸንፎ መውጣቱ ምናልባት ለዩናይትድ መወያየርስ ነው። ምናልባት ለዩናይትድ ይኸው የማሪስካን ሳቅ እንዴት ነው? ማሪስካ ጋዜጣዊ መግለጫ ላይ እየሳቁት በእውነት በእውነት ቅድም ሸመገሉ ብዬ ነበር። አሁን ደግሞ ወጣቱ በዚች ቴራፒ የጎል ቴራፒ እንሰነባበታለን። ፕሮግራሙን በመሩላችሁ ተወዳጆቹ የፕሮግራም መሪዎች ድምፁ ኩልል ብሎ የሚሰማው ጣፍጦ ጥቃቅኑን ማጉላት የሚችለው መርቶ ስለ ኳሱ አውራ ስለ ታክቲክ ዘምር የፉትቦል ጥም ቆራጭ አንደኛ ነ መንሱር አርብቱት ኮከቡን የእግር ኳስ መምሬ ሁሌም ተሸላሚ ሁሌም ዋንጫ አንሺ ሁሌም ዘውድ ደፊ ዝነኛው መንሱሬ ነገ ደግሞ ከጨዋታው ጀርባ በለተሰኞ ከጠዋቱ 3:30 ጀምሮ መንሱሬ ከነኚህ ጨዋታዎች ጀርባ ፊት ለፊቱን ሁላችን አይተናል፣ ፊት ለፊቱን ሰምተናል። ከጀርባው ጓዳው ምን አለው ምን አለው? ጓዳውን ፈትሾ በርብሮ ወደ እናንተ ያደርስላችኋል። ቴክስቱም ተጽፏል፣ ስልኩም ረፍት የለው። ካሳሁን በጋሻው አንተው አቀናብረው የእግር ኳሱ ብርታት ዋነኛ ምሰሶ ካስዬ ምርጡ ሰው ታይቷል በላብርሱ። ካስዬ ብቁ አልተመቸው። ትላንትም ውጤቱ 0-0 ነበረ። እንደ ኤርሚ ዩናይትድ ሁሉ ካስዬም በሊቨርፑል እንዲሁ ሆነ። እዚህ ስቱዲዮ ሆኗል። አይቀላቀልም ቀይ ጤፍ ከማኛ የቦክስም ይለያል ከእግር ኳስ ዳኛ። ፀጉሩ ዞማ ነው ይሁ ተመልከቱ ያበሻው ኮሊና ሽፈራው ይሸቱ የካፌ ዳኞች ኢንስትራክተር 8.2 ለውድድሩ የመሃል አልቢትር 41 ዓመቱ የኖርዝ አምበርላንዱ ኦሊቨር ማይክ ኦሊቨር ሰጥተዋቸዋል። ኤርሚ የልጅ ሀብታም የመረጃው ጎበዝ አድማጩን አረገው ስንደዶና ሰበዝ የእግር ኳስ ኖር ያደረገው ሻኛ ኤርሚ የልጅ ሀብታም የኳስ ፈረሰኛ አብረናችሁ ቆይታ አድርገናል። ቴክኒኩን በብቃት በጥራት አሸናፊ አበራ በማስተባበሩ የካምፖኖቮ ጋዜጠኛ መንግስቱ አዲሱ አብረናችሁ ቆይታ አድርገናል። አስታውሱ እንዳትረሱ በብስራት ኤፍኤም ዩቲዩብ ቻናል አስተያየታችሁን ለላካችሁ ታሜ እየጠበቃችሁ ይገኛል። ሌሎችም ተጨማሪ ስጦታዎች ይዞ ስልካችሁን ላስቀመጣችሁ አለው ብሏቸዋል። ስለነበረን ቆይታ ከልብ እያመሰገን በቀጣይ ሳምንት ሌላ
0: አምስተኛው ሳምንት የእንግሊዝ ፕሪሚየር ሊግን ይዘንላችሁ እስክንቀር በዚህ የምንሰነባበተው ሸሃዱ ኩርተል ከደንፊ አዙያ በሰላም ግሱ ጓርዳሬ ኢልካልቾ ቪያላ ራዲዮ መሰለ መንግስቱ እግር ኳስን በሬዲዮ ተመልከቱ። ሴላቪ
5: በቆንጆ ወጣት ንስቶች ሽኖዬ ዜማ ከሩቅ ከተሰማ ክረምቱ አልፎ ወንዙ ጎሎ የተነፋፈቀው ለመታየት በቅቶ ሰማይ በአዲስ ፀሐይ ደምቆ ምድር በአደይ አበባ ተስፋ ይዛ ፈክታ አዲስ አመት በልዩ ሐሴት ገብቷል ማለት ነው። ሽኖዬ ጨፍራ ማህበረሰቡ የሸለማት ወጣት የሁላችን ተምሳሌት ናት። እኛም ከማህበረሰባችን ይወጣን ሐሴታችን በሴታችን በመሆኑ ወግ ባህላችን ስንደክም ምርኩዛችን ለረጅም ጉዞ ስንቃ

0: አፍሪካ መንገዶችሽ እየተቀየሩ ናቸው። ጎዳናዎችሽ ወደ አውራ ጎዳናዎች ተቀይረዋል። ህዝብሽም ወደ ተሻለ ኑሮ እየሄደ ነው። ተስፋ፣ ጉልበት እንዲሁም የይቻላል መንፈስ የዓለም ፈጣን እድገት ላይ የምትገኘውን አህጉር ወሯታል። ኦላ ኢነርጂዎች ነው። በ17 ሀገራት በሚገኙ ከ1000 በሚበልጡ የአገልግሎት መስጫ ጣቢያዎች አፍሪካ ወዴት እያመራች እንደሆነ እናውቃለን። ጉዞውን የማስቀጠሉን ጉዳይ በእኛ ላይ ይጣል። ኦላ ኢነርጂዎች ጉዞው እንዲቀጥል እናደርጋለን። ዛሬው አቅራቢያው የሚገኝ የኦላ ኢነርጂ አገልግሎት መስጫ ጣቢያን ይጎብኙ።
1: ዋው! የከተማችን ህንፃዎች እንዴት ነው ውበት የተጎናጸፉት!
2: እጅግ ውብና ያማሩ ሆኖብሽ አይደል?
1: በጣም ውብ እንጂ ህንፃዎቹ፣ የመኖሪያ አፓርትመንቶቹ፣ ሪል ስቴቱ፣ አጠቃላይ ኮንስትራክሽኑን እንዲህ አሳመረ ምን ቢገኝ ነው ባክ።
2: በአጠቃላይ በሀገራችን ያሉ ግንባታዎችን እንዲህ ውበት አክሊል የሚያጎናጽፋቸው የሀገራችን ምርት የሆነው አንጋፋው የንፋስ ስልክ ቀለም ነው።
3: የንፋስ ስልክ ቀለም ፋብሪካ የሚያመርታቸው ሱፐርና ማይካ የውሃ ቀለሞች፣ ኳርትስ፣ ኮከብ ለብረትና ለእንጨት እንዲሁም ለቤትና ለቢሮ እቃዎች ማስዋቢያ፣ ማጣበቂያና ለህትመት ውጤቶች የሚያገለግሉ ኮላ፣ ፖሊ ቫርኒሽ፣ አልካይድ ቫርኒሽ፣ ፈርኒቸር ላከር፣ ሳንዲንግ ሲለር፣ በተጨማሪም ወርቃማና ብርማ ቀለሞች ለካዝናና ለመሳሰሉት፣ ሃመር ፊኒሽ፣ የዝገት መከላከያ፣ የመኪና ቀለሞች፣ የትራፊክ የመንገድ ቀለምና ሌሎች ምርቶቹ ለግንባታዎች ውበት፣ ለባለሙያዎች ደግሞ ዋስትና ናቸው።
1: ዋው! እውነትም የንፋስ ስልክ ቀለም ውበት ነው።
3: ጥራት መለያችን ነው። ንፋስ ስልክ ቀለም ፋብሪካ።
4: ሄሎ ጓደኛዬ፣ ከጂም ወጥቼ በጣም ነው የራበኝ። እቤት ነሽ ልምጣ?
5: ወይኔ እኔ ነው የራበኝ፣ ምንም አልሰራውም ግን ነኝ።
6: እንዴ ይሄ ሁሉ ምግብ እያለ ነው አልሰራውም ያልሽኝ?
5: አንቺ ከደወልሽልኝ በኋላ ነው የሰራሁት።
6: በ15 ደቂቃ ውስጥ ይሄ ሁሉ አይነት እንዴት ሰራሹ?
5: የምታዩ በሙሉ ሶስት ሶያ ነው። በቀዝቃዛ ውሃ ለአምስት ደቂቃ ትዘፈዝፊያለሽ። ከዛ ዘይትና ሽንኩርት አቁላልቶ ማብሰል ብቻ።
6: ጥብሱም፣ ቀይ ወጡ፣ ክትፎም ሶስት ሶያ ነው።
5: አዎ ለአበሳሰልም በጣም ቀላል ነው።
6: ወይኔ ሶሲ እንዲህ እንደሆነ አላውቅም። ደግሞ ሲጣፍጥ፣
5: በዛ ላይ በፕሮቲን የበለጸገ ነው።
6: እሺ የት ነው የማገኘው?
5: በየሱቁና ሱፐር ማርኬት ታገኘዋለሽ። ከፈለግሽ በደቃቁም በአንኳሩ።
6: ባለሱቅ ሶሲ ሶያ ስጠኝ
7: አለ። በደቃቁ በአንኳሩ
6: ሁለቱንም አይነት ስጠኝ።
8: የየቀን ውሏችሁና ኃይላችሁን ለማደስ የሚያስፈልጋችሁ አንድ ነገር ፕሬዳተር። ፕሬዳተር ኃይለ ሰጪ መጠጥ ስራችሁን በትጋትና በንቃት ለማከናወን የበለጠ አቅም ይሰጣል። ከዝነኛው ጎልድ ስትራይክ ጣዕሙ ጋር ዓለም አቀፉ ፕሬዳተር ወደ ገበያ ተመልሶ መጥቷል። በሁሉም መሸጫ ቦታዎች ያገኙታል። ፕሬዳተር ብቸኛው የቼልሲ ክለብ ኃይለ ሰጪ መጠጥ አጋር።

ለሀገሩ 51 ጊዜ በመጫወት ወደር የለሽ ግልጋሎት ያሳየው አንድሪያስ ኤስኮበር በወቅቱ በ1994 ያውኑ የ2026 የዓለም ዋንጫ አዘጋጅ ውስጥ አንዷ የሆነችው አሜሪካ ሀገሩ ኮሎምቢያን ወክሎ ለመሄድ ተመረጠ። ኤስኮበር በወቅቱ በቡድኑ ውስጥ ከነበሩት ካርሎስ ቫልድራማ፣ ፍሬዲ ሪንኮን፣ ፎስቲኖ ኤስፕሪላ የመሳሰሉ ኮከቦች ጋር በመጫወት የቻለ ሲሆን ለዓለም ዋንጫ ማጣሪያ ቦነስ አይረስ ድረስ አምርተው አርጀንቲናን 5-0 አሸንፈው ስለነበረ የውድድሩ ዳርክ ሆርስ ይሆናሉ የሚል ግምትም ተሰጥቷቸው በብዙሃኑ ዘንድ ተፈጥሮ የነበረ ቢሆንም በምድብ ኤ ጨዋታዎች ላይ ግን ከስዊዘርላንድ፣ አሜሪካ፣ ሮማኒያ ጋር ተመድበው ወርቃማ ትውልዳቸውን ይጠቀሙበታል ቢባልም እንደታሰበው መሆን ከብዷቸው የመጀመሪያ የመክፈቻ ጨዋታቸውን 3-1 በሆነ ውጤት በሮማኒያ ተሸንፈው የጀመሩ ኮሎምቢያዎች ከደጋፊዎች ከባድ ቁጣ በወቅቱ መጥቶባቸው ነበር። ነገር ግን በምድብ ሁለተኛ ጨዋታ ከውድድሩ የስንብት ትኬቱን ለራሳቸው እንዲሁም ደግሞ ከባድ ቂምን ደግሞ ለአንድሪያስ ኤስኮበር ሰነቁለት። በሁለተኛ የምድብ ጨዋታ አዘጋጇን ሀገር አሜሪካን ሲገጥሙ በጨዋታው 35ኛ ደቂቃ ላይ አንድሪያስ ኤስኮበር ኳሷን ተከላክሎ ከፍጹም ቅጣት ምት ክልል ውስጥ ለማውጣት ጥረት ሲያደርግ ራሱ ላይ ጎል አስቆጥሮ በዓለም ዋንጫው በኮሎምቢያ ያላትን ህልውና ጥያቄ ውስጥ ከተተ። ኤርኒስት ሄዋርት ደግሞ ከደቂቃዎች በኋላ ለአሜሪካ የማሳረጊያዋን ግብ አስቆጥሮ የኮሎምቢያን ከምድብ የማለፍ ተስፋ ውሃ ቸለሰበት። በመጨረሻ ደቂቃ ኮሎምቢያዎች ግብ አስቆጥረው ጨዋታውን 2-1 ተጠናቀቀ። ኮሎምቢያም የመጨረሻ የምድብ ጨዋታዋ ላይ ስዊዘርላንድን ብታሸንፍም ከዓለም ዋንጫው በይፋ ተሰናበተች። ከዛም በኋላ ነበረ እጆች ሁሉ ወደ ትሁቱ እግር ኳስ ተጫዋች አንድሪያስ ኤስኮበር መሰደድ የጀመሩት። የሀገሩ ሚዲያዎች በወቅቱ ስሙን እያነሱ ስለ ስህተቱ በማውራት ሲያጠለጥሉት፣ የካርቴል መሪዎችም እሱና ቤተሰቡ ላይ ከባድ ዛቻዎችን ያደርሱበት ጀመር። ከዓለም ዋንጫው መልስ ታዲያ ወደ ትውልድ ስፍራው ሜድሊን ተመልሶ የህይወት እንቅስቃሴውን ከተመለሰ በኋላ 1994 በወርሃ ጁላይ 2 ቀን ነበረ ከጓደኞቹ ጋር በምሽት ክበብ ውስጥ ተዝናንቶ ሲወጣ የካርቴል ቡድን ውስጥ በጋርድነትና በሹፍርና የሚያገለግለው ሁምብሬቶ ሙኖዞ ካስትሮ አማካኝነት የጥይት ውርጅብኝ ሰውነቱ ላይ ማረፍ የጀመረው። በወቅቱ ለሕክምና ወደ ሐኪም ቤት ቢወሰድም አንድሬስ ግን ላይመለስ ለዘላለም አሸለበ። ኤስኮባርን በጥይት ደጋግሞ በመምታት የገደለው ሙኖዝ ያንን አስከፊ ድርጊትም እንዲፈጽም ያደረገው ደግሞ በወቅቱ የካርቴል መሪዎች ለነበሩት ጋሎን ብራዘርስ ሲሰራ ስለነበርና እነርሱ ደግሞ በወቅቱ ዓለም ዋንጫው ላይ ኮሎምቢያ ታሸንፋለች በማለት ተወራርደው ጠቀም ያለ ብር ማጣታቸው ብስጭት ውስጥ ገብተው ኤስኮባር እንዲገደል እንዳደረጉ ይታመናል። ኤስኮባር በወቅቱ ወደ ሀገሩ ከመጣ ጀምሮ በምሽት አልባሌ ቦታዎች ላይ እንዳያሳልፍ ተመክሮ እንደነበረም ይነገራል። ታዲያ ግድያውን የፈጸመበትም ሙኖዝ የ43 ዓመት ጽኑ እስራት ተፈርዶበት ወደ ወህኒ ቤት ቢወርድም ለ11 ዓመታት ያህል ብቻ ታስሮ ሊለቀቅም ችሏል። አንድሪያስ ኤስኮበር አሁን ላይ በኮሎምቢያ ትልቅ ስም ሲሆን ከህልፈተ ህይወቱ በኋላም ሁሌም እግር ኳስ ላይ የሚፈጠሩ ስህተቶች፣ ህገወጥ ቁማሮች አብረው ይታወሳሉ። ዓለም ዋንጫ በመጣ ቁጥርም የሚታወስ ሲሆን ሁሌም ደምቆ የምናየው ይህ ትልቅ ውድድር ከጀርባ እንደዚህ አይነት ልብ ሰባሪ አጋጣሚዎችም አሉ። እናንተ የማትረሱት አጋጣሚ የቱ ነው? በሌሎች ጥንቅሮች ዳግም እስከምንገናኝ ድረስ መሳይ ተስፋዬ ነበርኩኝ።

0: ብስራት የኢትዮጵያውያን ኩራት።
1: የተከበራችሁ አድማጮቻችን የደምጣችሁ የምትገኙት ከተወዳጁ ጣቢያ ብስራት FM 101.1 የመስናዶ ሰዓታችንን ነው። ብስራት የኢትዮጵያውያን ኩራት።
0: የተከታተላችሁ የምትገኙት ተወዳጅ ተመራጭና ባለብዙ አማራጭ የሆነውን ብስራት FM 101.1 ነው። የሁል ጊዜም ቀዳሚ ምርጫችሁ በመሆናችን እንኮራለን። ደስታንም ወደ እናንተ እናደርሳለን። ብስራት የኢትዮጵያውያን ኩራት።